0: ኣንቺ ዓለም ምስ ኩሉ ሕላኽላኻቱን ፖለቲካዊ ፅልዋታቱን ከመይ ኸይዳሉ ጉዕዞተን ኣፍሪቃ ወኪለን ዝረጋረጋ ዘለዎ ሃገራትን ጋንታታትን ከመይ ኣሎ ሎሙን ምስ ጋዜጠኛን ተንታንን ስፖርት ኣዳላዊ መደባት ስፖርት ኣብ ዩቲዩብ ቻነል ነጋ ስፖርት ዝኾነ ነጋ ወልደ ጊዮርጊስ ምስ ኢብራሂም ዓሊ ወግዒ ገይሮም ኣለዉ። ድሕሪ ዜና ክቐርብ እዩ። ምንባር ኣብ ኣውስትራልያ ፀገም ድቃስ ምስኣን ዝብል ትሕዝቶ ክህልዎ እዩ። ልኡኽና ሰደድና ፀብጻቡን ኣሎ። መረፃ ኢትዮጵያ ፓርቲ ብልፅግና ካብ 486 መናብር ፓርላማ 438 ተዓዊቱ። ኢትዮጵያ ንዘዕቕበቶም ስደተኛታትን ሓተት ጠቕባን ዝነደፈቶ ምሕዋስ ዝተሰሚ ሃገራዊ ንድፊ ወግዓዊ ጌራ ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎት ሰበስልጣን መንግስቲ ኤርትራ ተዛሪቡ። ሚኒስተር ጉዳያት ውፃኢ ኢትዮጵያ ጉዳይ ኣብ ደገ ባሕሪ ከም ናይ ጂኦ ፖለቲካዊ ውድድር ክረአ የብሉን ኢሉ ዝብሉን ካልእ ትሕዝቶታትን ዝሓዘ እዩ። ድሕሪ ዜና ክቐርብ እዩ። ንኹሉ መደባትና ንምክታል ምሳና ሓቢርኩም ክፀንሕ ዝዕድመኩም ኣዳለውን ኣቕረብን ዝመደብ ብየነ ሰመረ። ሕጂ ብቐጥታ ናብ ዕለታዊ ዜና። ንሎሚ ሶኒ 22/2026 ናይ ሰዓት 11 ንግሆ ዜና ዘቕርበልኩም ብየነ ሰመረ። ኣርስታት ዜና፣ ዋጋ ነዳዲ ንምፍዋስ መንግስቲ ዝወስቶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ተወሲኑ። ሓያሉ ሃገራት ኣውሮጳ ኣብ ሱዳን ኣብ ከባቢ ኤል ኦቤድ መጠነ ሰፊሕ ምፍንቓል ህዝቢ ከስዕብ ዝኽእል ካልእ መጥቃዕቲ ክጋጥም ከም ዝኽእል ኣጠንቂቐን። ካብ ፀወታታት ዋንጫ ዓለም 2026 ንስጳኛ ንስዑድ ዓረባ 4 ብባዶ ብምስዓር ካብቲ ዘሰንብድ ናይ ኬፕ ቨርደ ስዕረት ከየጋጠማ ተገላጊላ። እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ። ኣርእስታት ዜና ኹም ክሳብ መፀኒሕኩም ሰማዕትና ዝርዝራት ይስዕብ። ዋጋ ነዳዲ ንምፍዃስ መንግስቲ ዝወሰዶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ተወሲኑ። እንተኾነ ቀዳማይ ሚኒስትር ኣንቶኒ ኣልቤነዝ ነቲ ዋጋ ነዳዲ ንምፍዃስ ነቲ ኣብ ነዳዲ ዝግበር ግብሪ ካብ 32 ሚእታዊ ናብ 16 ሚእታዊ እዩ ኣጉዲልዎ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ዘይተርፍ ስምምዕ ሰላም ክግበር እኳ እንተበለ ሰበስልጣን ተሂራን ግን ነቲ ምስ ኣሜሪካ ዝግበር ስምምዕ ሰላም ነዊሕ መገዲ ከም ዝሰርፎ እዮም ዝዛረቡ። ኣፈኛ ኤንአርኤምኤ ፒተር ኩሪ ነቲ ፕረዚደንት ዝሃቦ ርእቶ ብጥርጣረ ከም ዝሕዞን ብምግላፅ ኣብዚ ደረጃ እዚ ኣብ ዋጋታት ነዳዲ ዓለም ብዙሕ ፅልዋ ክህልዎ ዘይመስል እዩ ክብል ገሊፁ። ከምዚ ንከሎ እቲ ኣብ ግብሪ ነዳዲ ተገይሩ ዘሎ ምጉዳል ኣብ ናይ ኣውስትራልያ ፅርግያታት ኣገዳሲ ስራሕ ምስራሕ የዳናጉ ኣሎ ክብል ሚስተር ኮሪ ይገልፅ።
1: Now what we saw in the federal budget was the spending on roads in real terms actually dropping.
0: ሕጃብ ናይ ፌደራል ባጀት ንሪኦ ዘለና እቲ ኣብ ፅርግያታት ዝግበር ወፃኢታት ጎዲሉ እዩ። ናብ ናይ መጓዓዝያ ምድሪ ካብ ኤክሳይዝ ግብሪ ዝውዕል ኣስታ 79 ሚእታዊ ኢና ንኸፍል ነርና። ሓደ ዓብዪ ክፋል ናይዚ ድማ ኣብ ምዕራይ ፅርግያና ዝውዕል እዩ ነይሩ። ሕጂ ናብ 70 ጎዲሉ ኣሎ። ስለዚ ናብ ካልእ ኣንፈት ገፅና ኢና ንኸይድ ዘለና። በዚ ከ ኣብ ፅርግያታት ንዝውዕል ግብሪ ክእክቡ ከም ዘለዎም ንዝገልፅ ሓሳብ እዩ ዘመልክት። ኣብ መንጎ ኣሜሪካን ኢራንን ኣብ ስዊዘርላንድ እተካየደ ቀዳማይ ዙር ዝርርብ ከም እተዛዘመን ክልቲኦም ወገናት ቴክኒካዊ ዘተ ከም ዝቕፅልን ተሰማሚዖም ወዲኦም። እቲ ሳሕቲ ገፅ ንገፅ ዝግበር ኣኼባ ኣብ ናይ ኢራን መደብ ኒኮሎሳዊ ኣፅዋር ማዕቀብ ከምኡውን ኣብ ዝሰፍሐ ዞባዊ ፀጥታ ዝተኮረ ከም ዝነበረ ተፈሊጡሎ። እዚ መፀ ዲፕሎማት ነቲ ኣብ ማእከላይ ምብራቅ ዘሎ ወጥሪ ንምህዳእ ኣብ ፅዕሩ ዘሎ እዋን እዩ። ቀንዲ መዛረቢ ነጥብታት ምልዓል እገዳ ዝደስከለ ገንዘብ ኢራን ኣብ ከባቢ ሊባኖስን ኣብ ምፅባቦ ሆርሙዝን ዘሎ ፀጥታን እዩ። ምክትል ፕረዚደንት ሕቡራት መንግስታት ኣሜሪካ ጄዲ ቫንስ ኢራን ንኒኮሎሳዊ ድሌታ እንተሓዲጋቶን ዘባዊ ዘይምርግጋእ ከህሉ እንተተሓባቢራን ዋሽንግተን ምስ ቴሄራን ዝምድና ክትምስርት ትደሊ እያ ክብል ገሊጹ።
2: This is a historic meeting. Never before outside of Islamabad and here
0: እዚ ታሪኻዊ ርከብ እዩ። ቅድሚ ሕጂ ኣብ እስላማባድ ወፂና ኣብዚ ዝሓለፈ ሒደት ኣዋርሕ ወፅ መሪሕነት ኢራናን ኣሜሪካን ኣብ ከምዝኣመሰለ ብልዑል ደረጃ ተራኺቦም ኣይፈልጡን እዮም። እቲ ፕረዚደንት ክንገብሮ ዝሓተተና ነገር ምስ ህዝቢ ኢራን ዘሎና ርክብ ንምልውዋጥ ከምኡውን ንህዝቢ ኢራን መሪሕነቱ ንዘባዊ ዘይምርጋእ ካብ ምምራሕ ፍቓደኛ እንተኮይኑ ንነዊሕ እዋን ኒኮሎሳዊ ኣፅዋር ናይ ምምዕባል ህርፋን እንተገዲፍዎ ሕብራት

0: መንግስታት ኣሜሪካ ነቲ ምስዛ ሃገር ዘሎና ርክብ ብመሰረቱ ንምቀያር ፍቓደኛ እዩ ዝብል እዩ። እዚ ታሪካዊ ርክብ እዩ ቅድሚ ሕጂ ዝብል እዩ። ኣብ ገለ ክፋል ኣውሮጳ ንነዊሕ እዋን ዝፀንሐ ዋዒ ተኸሲትሉ ኣብ ዘሎ እዋን መጠን ሙቐት ኣብ ከባቢ 40 ዲግሪ በፂሑ። ሰበስልጣን ኢጣልያ ነተን ብተኸታታሊ ንልዕሊ 35 ዲግሪ መዓልትታት ብሙቐት ዝተለበለባ 8 ከተማታት መጠንቅቕታ መሓላሊፎም ኣለው። ኣብ ፈረንሳ ሲሶ ዝኾነ ህዝቢ ብሰንበት 21 ሰነ ተመሳሳሊ መጠንቅቕታ ይተዋሂቦም። እዚ ኩነታት መብዛሕትኡ ክፋል ጀርመን እውን ፀሊዎ ይርከብ። ክኢላታት ሜትሮሎጂ ኣብዚ ሰሙን እዚ ኣብ ደቡብ እታ ሃገር ብርቱዕ ሙቐት ከም ዝህሉ ተነብዮም ኣለው። ኣብዚ ቀረባ መዓልትታት ኣብ ቤልጅየም ጥቓ ናሙር ዝርከብ ሮማን ደ ጃግሬ ዝበሃል መዕቆብ ስደተኛታት እንስሳታት ከይተረፉ ተጸልዮም ከም ዘለዉ ተፈሊጡሎ።
1: ከዚ 300 ኢንዲቪድዩ
2: ዊ ካረንትሊ ሃቭ አራውንድ 300 አኒማልስ ቢካዝ ኢትስ ሪሊ ሆት
0: ኣብዚ እዋን እዚ ከባቢ 300 እንስሳታት ኣለው። ምክንያቱ ኣዝዩ ሃሩር እዩ። ኣብዘን ዝሓለፈ ሒደት መዓልትታት ሙቐት 35 ወይ 36 ዲግሪ ሴንቲግሬድ ይበፅሕ በፂሑ ንሒደት እዋን ክቐፅል እዩ ትትንቢት። ስለዚ ብዙሓት እንስሳታት ብፍላይ ካ ኣዕዋፍ ኣብ ትሕቲ ናሕሲ ሰፊሮም ንርኢ ኣለና። ሰበስልጣን ሩስያ ኣብቲ ሩስያ ትቆፃፀሮ ሓውሲ ደሴት ክሬምያ ዩክሬን ብዘካየደቶ መጥቃዕቲ ድሮን 4 ሰባት ከም ተቐትሉን 28 ከም ዝቀሰሉን ጸብጻብ ሂቦም። ብተወሳኺ ዩክሬን ኣብቲ ኣብ ሩስያ ዞባ ክራሶኖዳር ዝርከብ ኣገልግሎት መጓዓዝያ ነዳዲ ከም ዝወቕዐት ብዝሰንኩ ድማ ሓደ ሰብ ከም ዝቐተለ ኣረጋጊፃ ኣላ። እዚ ድሒሩ ብዩክሬን ሰገር ብመጥቃዕትታት ነቲ ክሪምሊን ምስ ኪየብ ትገብሮ ውግእ ደው ንምባል ምህርቲ ነዳዲ ሩስያ ንምድራት ዝወፀ ሓድሽ ወፍሪ ምዃኑ ተፈሊጡ። ሩስያዊ ኣመሓዳሪ ክሪምያ ሰርጌ ኣክስዮቭኖቭ ነቶም ኣብ ክሪምያ ዝንቀሳቀሱ ተንሽከርከርቲ ኣብ ቀረባ ግዜ ነዳዲ ክዕድጉ ከም ዘይክእሉ ብምሕባር እዚ ቀረብ ንምቁፅፃር ዝተገብረ ስጉምቲ ምዃኑ እዩ ዝሕብር።
3: The fuel stations in Crimea will stop selling fuel for cash and non-cash payments.
0: ኣብ ክሪምያ ዝርከብ መደበር ነዳዲታት ብንጥረ ገንዘብ ይኹን ብዘይ ገንዘብ ነዳዲ ምሻጥ ደው ኣቢሉሎ። ንሕጋውያን ትካላትን ውልቀ ሰባትን ዝኸውን ክፍሊት ምሻጥ ኣቋሪፅ እዩ። እቲ ነዳዲ ንዕለታዊ ዕማምን ድሕነትን ሪፑብሊክ ክሪምያ ናብ ዘረጋገፀ ትካላት መንግስቲ ጥራይ እዩ ዝዕድል ዘሎ። ላዕለዎት ሰብ መዚ ሰልፍ ሌበር ቀዳማይ ሚኒስትር ዓባይ ብሪጣንያ ኬር ስታርመር ካብ ስልጣኑ ክወርድ ከቢድ ፀቕጢ ብምግባር እቲ ዝወርደሉ ዕለት ከፍልጥ ሓቲቶሞ። እዚ ዝመፀ ብድሕርቲ ኣብ ሜክፊልድ ካልኣይ ዝተገብረ ምርጫ ኣንዲ ብርሃም ብምርጫ ዝረኸቦ ዓወት ስዒቡ መሪሕነት ንዕኡ ክወሃብ ከም ዝደሊ ኣነፂሩሎ። ፀሓፊ ንግዲ ፒተር ካይል ከም ዝብሎ ሰር ኬር ብዛዕባ እቲ ንሰልፍ ሌበር ኣብዝሓለፈ ሒደት ሰሙናት ድሕሪ ዘጋጠሞ ተፅዕኖ ፖለቲካዊ ተፅዕኖ ካብ መዝነቱ ክወርድ ይሓስብ ከም ዘሎ ገሊፁ። ዶናልድ ትራምፕ እውን እንተኾነ ስታርመር ካብ ስልጣን ክወርድ ኣለዎ ብምባል ነቲ ኣብ ኢሚግሬሽንን ኣብ ፀዓትን ዝፀንሖ ሕማቅ ኣተሓሕዛ ወቂስዎ እዩ። ብሪጣንያ ፈረንሳን ጀርመንን ዝርከበ ንሓያሉ ሃገራት ኣውሮጳ ብሱዳን ኣብ ከባቢ ኤል ኦቤድ ካልእ መጥቃዕቲ ከጋጥም ከም ዝኽእል ኣጠንቂቐን። በዚ ከዓ መጠነ ሰፊሕ ምፍንቓል ህዝቢ ክስዕብ ከም ዝኽእል ተፈሊጡሎ። ኣባላት ቤት ምክሪ ፀጥታ ውድብ ሕብራት ሃገራት ነቲ ናይ ሰራዊት ህፁፅ ደገፍ ማለት ኣርኤስኤፍ ኣብ ርእሰ ከተማ ሰሜን ኮርዶፋን መጥቃዕቲ ብቕልጡፍ ደው ከብል ሓቲቱሎ። ሓይልታት ሰራዊት ሱዳን ኤስኤኤፍ ከምኡን ኣርኤስኤፍ ካብ መፋር 20 መያዝያ ጀሚሮም ኣብ ውግእ እዮም ዝርከቡ። ናይ ሕቡራት ሃገራት ላዕለዋይ ኮሚሽነር ሰብኣዊ መስላት ቮልከር ቶርክ እቲ ኩነታት ንዓለምና ብዛዕባ እቲ ኣንፀላሊ ዘሎ ሓደጋ ሰብኣዊ መስላት ዘስጊ እዩ ክብል ገሊፁ።
4: The states with influence have the duty to exercise it now.
0: ሃገራት ነዚ ፅላለ እዚ ካብ ስሩ ደው ከብልኦ ሓላፍነት ኣለዎን። ዓለም ትጥምት እያ ዘላ። እቶም ነዚ ምዝግሃስ እዚ ብሓላፍነት ዝሕተቱ ድማ ተሓተቲ ክኾኑ ኣለዎም። እቲ ንኣስታት 14 ሚልዮን ዝኾኑ ሰባት ዘመዘበለ ውግእ ሱዳን ዓሌታዊ መፍሳስ ደማስዒቡ ጥሜትን ሕማምን ኣስፋፊሑ ይርከብ። ዋብ ቃል ጉዳያት ወፃኢ ሰልፍ ግሪንስ ዴቪድ ሾበርች እቲ ኣብ ነዳዲ ዝተገብረ ምጉዳል ግብሪ ንናይ ብሓቂ ወፃኢታት መነባብሮ ኣብ ምፍታሕ ኣይሕግዝን ክብል ገሊፁ። መንግስቲ ኣልቤኒዝ ንፕረዚደንት ኣሜሪካ ዶናልድ ትራምፕን ንቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ኣብቲ ውግእ ዘለዎም ግደ ብዘይምኹናን እውን ነቒፉ።
5: The chaos makers here are Donald Trump with his war of choice.

0: ተኸሲቱ ዘሎ ኤች 5 አቪያን ፍሉ ዝበሃል ቫይረስ ኣውስትራልያ ክትምክቶ ተዳለየ ከም ዘላ ገሊጹ እዚ ናይ ኣዕዋፍ ሕማም ኣብ ሓንቲ ዑብ ከም ዝተረኣየ ምስ ተረጋገፀ እዩ ተፈሊጡ እቲ ቫይረስ ኣብ ምዕራባዊ ኣውስትራልያ ኣብ ዝርከብ ብራውን ስኳ ሲቢር እዩ ተረኺቡ እታ ዑፍ ኣብ ውሸባ ኸላያ ሞይታ እቲ ጉዳይ ዘሰክፍ ምዃኑ ዝገለጸ ሚስተር ማለስ መንግስቲ ነቲ ቫይረስ ንምምርማር ምስ ዝምልከቶም ትካላት ብቐረባ ይሰርሕ ኣሎ ኢሉ
1: Bird flu, of course, is on every continent around the world. We are the last continent to be touched by...
0: ሓቂዩ ትሕማም ኣዕዋፍ ኣብ ኩለን ሃገራት ዓለም እዩ ዘሎ ንሕና እቶም ናይ መወዳእታ ኣህጉር ብኡ ዝተተንከፍና ኢና ኣውስትራልያ ነዚ ንምምካት ናይ 113 ሚልዮን ዶላር ነዋፍር ኣለና ኣብዚ ክንገብሮ ንኽእል ኩሉ ዓይነታት ጥንቃቐ ንገብር ኣለና ነዚ ንምምካትን ንምቁፅፃርን ኩሉ ዝከኣለና ንገብር ኣለና ይኹን እምበር ኣብ መላእ ሃገር ምዝርከባ ትካላት እንተላይ ምስ ማእከል ምድላው ሕማም نسرح هنا زلنا ኣውድ ድራት ዋንጫ ዓለም 2016 ንስጳኛ ንስዑድ ዓረብ 4 ብባዶ ብምስዓር ካብቲ ዘሰንብድ ናይ ኬፕ ቨርደ ስዕረታ ተገለገይላ ኣብ ኣትላንታ ኣብ ተኻየደ ቀዳማይ ፍርቂ ፀወታ ናይ ማእከል ኣጥቃዒ ሚከል ኦየርዝባል ክልተ ሽቶታት ኣመዝጊቡ ላሚን ያማል ኣብ ዋንጫ ዓለም ናይ ፈልማዩ ሽተውን ኣመዝጊቡ ኣብዚ ናይ ሎሚ ግጥማት ኢራን ኣንጻር ቤልጅም ኣብ ሎስ ኣንጀለስ ሮጋይን ኬፕ ቨርደን ኣብ ሚያሚ ክራኸባየን ኒውዚላንድ ድማ ኣብ ቫንኮቨር ንግብፂ ክትገጥም እያ ዝርዝር ሓበሬታ ድሕሪ ዜና ምስ ነጋ ወልዲ ጊዮርጊስ ዝተገብረ ኣለና ከነቕርቦ ኢና ዜና ቅድሚ ምዛሙ ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርዝ ዝለዕለ 20 ዲግሪ ሴንቲግሬድ ኣብ ኣድላይድ ክዘንብ ዝለዕለ 15 ዲግሪ ሴንቲግሬድ ኣብ መልበርን ብከፊል ደበና ክውዕል ዝለዕለ 14 ዲግሪ ኣብ ሆባርቱን ተመሳሳሊ ብከፊል ደበና ዝለዕለ 13 ኣብ ካምቤራ ዝለዕለ 13 ኣብ ሲድኒ ክዘንብ ተኽእለሉ ዝለዕለ 19 ዲግሪ ሴንቲግሬድ ኣብ ብሪስበን ብከፊል ደበና ዝለዕለ 21 ኣብ ዳርዊን ግን ፀሓይ ክውዕል ዝለዕለ 31 ዲግሪ ሴንቲግሬድ ሓደ ናይ ኣውስትራልያ ዶላር 70 ሳንቲም ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 110 ቅርሽን 84 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲእና ኣለና

0: sbs.com.au/audio.
1: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ።
2: ኣብ ስዊዘርላንድ ኣብ መንጎ ኢራንን ሕቡራት መንግስታት ኣሜሪካን ዘተ ኣብ ዝግበረሉ ዘሎ እዋን ትራምፕ መፈራርሒ ሓሳብ ምስ ኣቕረበ ዓለም ናብ ዳግም ስግኣት ወዲቓ። ኣብ ስዊዘርላንድ ዝርርብ ሰላም ድሕሪ ምጅማሩ ጉዳይ ሊባኖስ ቀንዲ መሳሓቢ ነጥቢ ምስ ኮነ ትራምፕ ንኢራን ኣጠንቂቕዋ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ንኢራን ከምዚ ድብድባ ኣፈራርሑ እዚ ዝመፀ ኢራን ንሕዝቦላ ምድጋፋ ከም ትቕፅሎ ድሕሪ ምፍላጣን ነቲ ተስፋ ተገይሩሉ ዝፀንሐት ኣፋፊ ዝኾነ ምቁራፅ ተኽሲ ዘተ ሰላም ከይፈሽል ኣብ ስግኣት ወዲቑ ምህላው ኣብ ዝንገረሉ ዘሎ እዋን እዩ። እቲ መጠንቀቕታ ዝመፀ ላዕለዎት ሰበስልጣን ኣሜሪካን ኢራናውያንን ኣብ ስዊዘር

ፖላንድ ነቲ ንኣዋርሒ ዝቐፀለ ዞባዊ ግጭት ንምዕራብ ዝሓለፈ ሰሙን ኣብ እተገብረ ናይ ፈለማ ዝርርብ ንክግበር ኣብ ስምምዕ ድሕሪ ምብፅሑ እዩ። ትራምፕ ዘተ እናተገብረ ኣብ ማሕበራዊ መራኸቢ ትሩ ሶሻል ኢራን ነቲ ኣብ ሊባኖስ ዘሎ ክቡር ዝዋግኡ ናይ ውክልና ኩናት ብቕልጡፍ ደው ከተብሎ ኣለዋ ክብል ፅሒፉ። ከምኡ እንተዘይገይሮም ንኢራን ከምዝሓለፈ ሰሙን ኣበርቲዕና ክንሃርማ ኢና ዝገደደ ክመፃ እዩ ብምባል እውን ኣጠንቂቑ። ኢራን በቲ ቀንዲ ተደራዳሪኣ ዝኾነ መሓመድ ባጋር ጋሊባፍ

0: ዕጡቓት ተሂራን ግብረ መልሲ ንምሃብ ተዳልዮም ከም ዘለውን ናይ ኣሜሪካ ምፍራሕ ኢራን ዘለዋ ስልጣን ከቐይር ኣይክእልን እዩ ክብል እውን ኣጠንቂቑ። እቲ ናይ ምፍኽኻር ቃላት እቲ ዘተ ገና ናይ ሓቂ ምይይጥ ቅድሚ ምጅማሩ ፍታሕ ከምፅእ ከም ዝኽእል ኣብ ጥርጥር ኣውዲቕዎ ይርከብ። ማዕከናት ዜና ኢራን ከም ዝፀብፅበኦ ልኡኽ ተሂራን ነቲ ትራምፕ ዝሃቦ ርእይቶ ስዒቡ ካብቲ ዘተ ከም ዘንስሓበን እቲ ዝተጀመረ ዘተ ከም ዝተቋረፀን ዝሕብሩ ገለ ማዕከናት ዜና ሓቢረን። ይኹን እምበር እቲ ጸብጻብ ድሒሩ ፈሽሉ እዩ። ሓደ ነቲ ዘተ ብቐረባ ዝከታተል ዲፕሎማት ንኣጃንስ ፍራንስ ፕረስ እቲ ኢራናዊ ልኡኽ ኣብ ቦትኡ ከም ዘሎን ኣብ መንጎ ክስሕብ ከም ዝደሊ ከም ዘይሓበረን ገሊጹ ኣሎ። እቲ ብፓኪስታንን ቀጠርን ኣብ ስዊዘርላንድ ኣብ ዝርከብ ቡርገን ስቶክ ዝእለ ዘሎ ዘተ ኣብ መላእቲ ዞባ ነባሪ መዕለቢ ንምርካብን ውጥረት ንምፍኳስን ንሱሳ መዓልትታት ዝቕፅል መስርሕ ሰላም ንምኽፋት ዝዓለመ እዩ። እንተኾነ ግን ኣብ ሊባኖስ ዘጋጥም ዘሎ ኩነታት ነቲ ዝርብ ብቕልጡፍ ዕንቅፋት ኮይንዎ እዩ። ኢራን ከም ትገልጾ ወታደራዊ ንጥፈታት እስራኤል ከም ዝቐፅለን ኣብ ሊባኖስ ዝግበር ተግባራት ኣብ መኽፈት ዝርባት ዓብላሊ ከም ዝኸውንን ገሊጸ እያ። እቲ ዝሓለፈ ሰሙን ዝተኸተመ ኣፈናዊ ስምምዕ ንክልቲኦም ወገናት እንተላይ ኣብ መንጎ እስራኤልን ሕዝቡላህን ንዝግበር ተፃብኦታት ደው ንምባል ዝዓለመ እዩ ነይሩ። ኮይኑ ግን ኣብ ደቡባዊ ሊባኖስ ተደጋጋሚ ግጭት ስለ ዝተላዕለ እቲ ኩነታት ከምቲ ዘለዎን ተቐፂሉ ጥርጣሪ ኣሕዲሩኣሎ። ኢራን ኩናት ኣብ ዝቕፅለሉ ዘሎ እዋን ናብ ናይ መወዳእታ ስምምዕ ንምብፃሕ ትርጉም ዘለዎ ገስጋስ ክግበር ከም ዘይከኣል ኣትሪራ ትዛረብ። ምክትል ፕረዚደንት ጄዲ ቫንስ ነቲ ዘተ ኣብ ዝኸፈተሉ እዋን ዝያዳ ትሕት ዝበለቃና እዩ ነይርዎ። እቲ ኣኼባ ታሪካዊ ከም ዝኾነን ኣብ መንጎ ዋሽንግተንን ተሄራንን ዝነበረ ዝምድና ዳግም ከም ዝቕየርን ገሊጹ። ሓድሽ ምዕራፍ ዶ ክንከፍት ኢና ብምባል ኣብ ማእከላይ ምብራቅ ንዘሎ ርክብ ንሓዋሩ ክንውጦ ንኽእል ዲና ክብል ድማ ሓቲቱ። ተሂራን ካብ ዞባዊ ዘይምርጋእ ሪሕቓ ነቲ ንነዊሕ እዋን ዝቐፀለ ኒኮሎሳዊ ኣፅዋር ናይ ምምዕባል ድሌታ እንተ ሓዲጋቶ ኣሜሪካ ነቲ ምስ ኢራን ዝነበራ ርክብ ብመሰረቱ ንምቕያር ተዳልያ ከም ዘላ ቫንስ ገሊጹ። ይኹን እምበር እቲ ገሊኡ ኣዝዩ ዘሰሓብ ጉዳያት ግና ገና ኣይተፈትሐን ዘሎ። ኢራናውያን ሰበስልጣን ኒኮሎሳዊ ፕሮግራም እቲ ሃገር ኣብ ቀዳማይ ዙርያ ዝርርብ ከምዘይ ተመያየጡ ገሊፆም። ፕረዚደንት እቲ ሃገር ማስዑድ ፔዚኪያ ተሂራን ነቲ ናታ ዩራንየም ናይ ምህብታም መስላ ኣሓሊፋ ከም ዘይትህብ ኣረጋጊፂ እዩ። እዚ ኤስቢኤስ ትግርኛ እዩ። ጉራ ሰማዕትና ካብዚ ዝቐርብ ካብ ስዒቡ ዝቐርብ ልኡኽና ዝተደደልና ፀብጻብ እዩ። ፀጋይ ክንፊ ኣብ ከባቢና ዝማዕበሉ ዜናታት ኣቀናቢሩ ቀሪቡ ኣሎ። ናብኡ ከብለኩም
1: ሰላም ጥዕና ሃበልና ከመይ ቀኒኩም ክቡራት ተኸታተልቲ ኤስቢኤስ ትግርኛ ነሰዓት ትዳለው ዜናታት እንሆ ፈለማረስታቶም። ኣብ መረፃ ኢትዮጵያ ፓርቲ ብልፅግና ካብ 486 መንበራት ፓርላማ 438 ተዓዊቱ። ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቁባን ዝነደፈቶ ምክታት ዝተሰሚ ሃገራዊ ንድፊ ወግዓዊ ገይራ። ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕሎ ሰበስልጣን መንግስቲ ኤርትራ ተዛትዩ። ሚኒስትሪ ጉዳይ ወፃኢ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል ገሊጹ። ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነፂግዎ ዝብሉ ንሰዓት ተዳለዉ ዜናታት እዮም። ናብ ዝርዝራቶም ኣብ መረፃ ኢትዮጵያ ብልፅግና ካብ 486 መንበራት ፓርላማ ነቲ 438 ተዓዊቱ ተባሂሉ። ሃገራዊ ቦርድ መረፃ ኢትዮጵያ ግንቦት 24/2018 ዝተኻየደ ናይ ፌደራል ወከልቲ ህዝቢ ማለት ናይ ፓርላማን ናይ ክልላትን ውፅኢት መረፃ ወግዓዊ ገይሩ ኣሎ። ኣብ ናይ ፌደራል ወከልቲ ህዝቢ ፓርላማ ዝተረኸበ ውፅኢት ፓርቲ ብልፅግና ካብ 486 መንበራት እቲ 438 ተዓዊትሉ ተባሂሉ ኣሎ። ብመሰረት እዚ ኣብ ብሔራዊ ክልላዊ መንግስቲ ሃረር ካብ ዘለዉ ክልተ መንበራት ክልቲኡ ፓርቲ ብልፅግና ከም ዝተዓወተሉ፣ ኣብ ክልል ማእኸላይ ኢትዮጵያ ካብ ዘለዉ 33 መንበራት እቲ 28 ፓርቲ ብልፅግና፣ ኢዜማ ክልተ፣ ምትሕባር ንሕብረት ኢትዮጵያ ሓደ፣ ፓርቲ ናጽነትን ማዕርነትን ድማ ሓደ ከም ዝተዓወተሉ ተፈሊጡ ኣሎ። ኣብ ክልል ሲዳማ ካብ ዘለዉ 16 መንበራት ፓርቲ ብልፅግና 13፣ 3 ድማ ብሓደ ተቃዋሚ ከም ዝተሓዘ ተሓቢሩ ኣሎ። ኣብ ክልል ሲዳማ ካብ ዘለዉ 16 መንበራት ፓርቲ ብልፅግና 13፣ 3 ድማ ብሓደ ተቃዋሚ ከም ዝተታሓዘ እዩ ተገሊጹ ዘሎ። ኣብ ክልል ሶማሌ ካብ ዘለዉ 22 መንበራት 19 ብልፅግና ክዕወተሉ እንከሎ 3 ተናሓናሕቲ ውድባት ድማ ነብሲ ወከፎም ሓደሓደ መንበር ረኪቦም ኣለዉ። ኣብ ክልል ቤንሻንጉል ጉሙዝ ካብ ዘለዉ 9 መንበራት 8 ብልፅግና ከም ዝተዓረልን ተሓቢሩ ኣሎ። ኣብ ክልል ምሓራ ካብ 130 መንበራት እቲ 117 ብልፅግና ክዕወት እንከሎ ኣብን 6 ናይ ኣምሓራ ዲሞክራሲያዊ ሓይሊ 3 ካልኦት 4 ፓርትታት ድማ

ኣርቶዶክስ ወቅፎም ሓደ መንበር ሒዞም ተባሂሎም ኣለዉ ኣብ ኣዲስ ኣበባ ካብ ዘሎ 23 መንበራትን 20 ብልፅግና ክዕወትን ከሎ ኢዜማ 2 ሓደ ድማ ናፃ ውልቀ ተወዳዳሪ ከም ዝሰዓረ ተፈሊጡ ኣሎ ኣብ ክልል ዓፋር ካብ ዘለዋ 8 መንበራትን 7 ብልፅግና ከም ዝሓዘን ተሓቢሩ ኣሎ ኣብ ክልል ኦሮምያ ካብ 173 መንበራትን 167 ብልፅግና ክዕወትን ከሎ እተን ዝተረፋ 5 መንበራት ድማ ውልቀ ተወዳደርቲ ከም ዝሰዓር እዩ ተሰሚዑ ዘሎ ኣብ ክልል ደቡብ ምዕራብ ኢትዮጵያ ካብ ዘለዉ 20 መንበራትን 17 ብልፅግና እተን ዝተረፋ 3 መንበራት ድማ ዝተፈላለዩ ተቐምቱ ፓርትታት ሒዘምዎን ተባሂሉ ኣሎ ኣብ ክልል ደቡብ ኢትዮጵያ ካብ ዘለዉ 45 መንበራትን 35 ብልፅግናትን 11 መንበራት ድማ ተቃወምትን ሓደ ውልቀ ተወዳዳራይን ከም ዝሰዓሩ ዝተሓበረ ኮይኑ ኣብ ድሬዳዋ ካብ ዘለዋ 2 መንበራት 2ኤን ፓርቲ ብልፅግና ኣብ ክልል ጋምቤላ ካብ ዘለዋ 3 መንበራት ድማ 3ቲኡ ብልፅግና ከም ዝሓዞ እዩ ቦርድ መረፃ ኢትዮጵያ ወግዓዊ ኣብ ዝገበሮ መግለፂ ሓቢሩ ዘሎ ኣብዚ መረፃ እዚ ትግራይ ንካልኣይ ግዜ ከም ዘይተሳተፈት እውን ዝፍለጥ እዩ ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋ ዝነደፈቶ ምክታት ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኢትዮጵያ ንዝዕቆበቶም ስደተኛታትን ሓተቲ ዕቋን ዝነደፈቶ ምክታት ወይ ኢንክሉዥን ዝተሰመየ ሃገራዊ ንድፊ ወግዓዊ ገይራ ኣላ ምክታት ስደተኛታት ካብ ናይ ሰብኣዊ ሓገዝ ተቐባልነት ወፂኦም ምስ ሕብረተሰብ ክሕወሱ ሰሪሖም ርእሶም ክኢሎም ኣብ ልምዓቲ ሃገር ክሳተፉ ዘኽእል ሃገራዊ ንድፊ እዩ ተባሂሉ ኣሎ መንግስቲ ኢትዮጵያ ነዚ ንድፊ እዚ ስደተኛታት ኣብ ዘዕቆብሎም ኩሎም ክልላት ሃገር ንምትግባር ቆራፅ ምዃኑ እቲ ንድፊ ወግዓዊ ኣብ ዝገበረሉ ስነ ስርዓት ኣረጋጊፁ ኣሎ ናይ ሕቡራት መንግስታት ላዕለዋይ ኮሚሽነር ስደተኛታት ዩንኤችሲኣር እቲ ናይ ምክታት ንድፊ ስደተኛታትን ሃገራዊ ልምዓትን ኢድ ንኢድ ተታሒዞም ክኸዱ ከም ዝኽእሉ ንዓለም ኣብነት ዝኸውን ይብባል ኣብቲ መድረኽ ዘለዉና ዳ ገሊጹ ኣሎ ልኡኽ ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕሎ ሰበ ስልጣን መንግስቲ ኤርትራ ተዘራሪቡ ብሓላፊት ክፍሊ ምላሽ ወይዘሮ ኤደም ወርሶን ዝተመርሐ ልኡኽ ቤት ፅሕፈት መተሓባበር ሰብኣዊ ጉዳያት ሕቡራት ሃገራት ኦቻ ምስ ላዕለዎ ሰበስልጣን መንግስቲ ኤርትራ ብሓበራዊ ምትእባርን መደባት ልምዓትን ዘተኮረት ዘተካይድ ኣሎ እቲ ወይዘሮ ናህላ ቫልጂ ኣተሓባበሪት ኣብያተ ፅሕፈት ሕቡራት ሃገራት ኣብ ኤርትራ ዝተሰነየ ልኡኽ ምስ ሚኒስትሪ ጉዳይ ወፃኢ ኣቶ ዑስማን ሳልሕ ምስ ሚኒስትሪ ሕርሻ ኣቶ ኣርፋይ ነበረ ሚኒስትር ዜና ኣቶ የማነ ገብሮ መስቀል ከምኡውን ምስ ሓላፊ ፖለቲካዊ ጉዳያት ግደፋ ኣቶ የማነ ገብሮ ኣብ ዘትዩ ተባሂሉ ኣሎ ዕላማ ዑደት እቲ ልኡኽ ኦቻ ሃገራዊ ቀዳምነታትን ብድወታትን ልምዓት ንምዕዛብ ፅልዋ ለውጥ ክሊማ ብቐጥታ ንምግምጋም ቅጥዕታት ምትሕባርን ንምሕያል ንጥፈታት መደባት ንምግምጋምን እዩ ተባሂሉ ኣሎ እቲ ልኡኽ ብተወሳኺ ኣብ ዓዲ ተክሌዛን ዝርከብ ኣገልግሎት ምክልኻልን ሕክምናን ሕፅረት ምግቢ ኣብ ንእስ ዞባ ስረጀቓ እምባደርሆ ኣብ ናይ ፀሓይ ፀዓ ዝሰርሕ ፕሮጀክት ቀርርማይ ከምኡውን ሃገራዊ ኣብነት ዝተዋሃደ ኦርጋኒክ ሕርሻ ኣኽርያ በፂሑ ክብል ሚኒስትሪ ዜና ኤርትራ ሓቢሩ ኣሎ ሚኒስትሪ ጉዳይ ውፃ ኢትዮጵያ ጉዳይ ኣፍ ደገ ባሕሪ ከም ናይ ጂኦፖለቲካ ውድድር ክረአ የብሉን ክብል መጉሂቱ ንዚ ጉዳይ ወፃኢ ጌድዮን ጢሞቴዎስ ጉዳይ ኣፍ ደገ ባሕሪ ናይ ሃገራዊ ልምዓትን ናይ ዞባዊ ምትእሳርን ጉዳይ እምበር ከም ናይ ጂኦፖለቲካ ውድድር ተገይሩ ክውሰድ ከም ዘይብሉ እዩ ተዛሪቡ ዘሎ ጌድዮን ጉዳይ ኣፍ ደገ ባሕሪ ንኢትዮጵያ ከም ኣገዳሲ ጉዳይ ተገይሩ ክረአ ከም ዘለዎ እምበር ከም መፋጠጢ ክረአ ከም ዘይብሉ ቻተም ሃውስ ኣብ ዝተባሃለ ትካል ኣብ ሶሙን ኣብ ለንደን ኣብ ዘዳለወ መድረኽ እዩ ገሊጹ ዘሎ ኣብ ሕቶ ኣፍ ደገ ባሕሪ ኢትዮጵያ ዝለዓሉ ስጋኣታት ክሳብ ሕጂ ዝግምገሙ ዘለዉ ካብ ታሪካዊ ዘይምትእማን እምበር ካብ መፃዕ ዕድላት ኣንጻር ከም ዘይኮነ ጌድዮን መጉሒትሎም ፖሊሲ ኣፍ ደገ ባሕሪ ኢትዮጵያ ብዘተ ብሓበራዊ ተረባሕነት ብዞባ ምርጋን ዝተሰረተ ምዃኑ ዝጠቀሰቲ ሓላፊ እቲ ጉዳይ ምስ ንግዲ ሎጂስቲክስ ውሕስነትን ኤነርጅን ከምኡ ውን ነባሪ ቁጠባዊ ትልምን ዞባዊ ምትእሳርን ክረአ ከም ዘለዎ እዩ መጉቱ ዘሎ ሕወሓት ነቲ ብኣሜሪካ ዝተነብረ እገዳ ቪዛ ዘይሚዛናዊ ብምባል ነፂግዎ ሕወሓት ኣብ ዘውፅኦ መግለፂ እቲ ኣሜሪካ ዝወሰደቶ ስጉምቲ ኣብ ትግራይን ዘሎ ኩነነት ዘየንፀባርቕን ንመንግስቲ ኢትዮጵያ ካብ ሓላፍነት ዘጓንን እዩ ክብል ወቒሱ ሕወሓት ነቲ ዝተነብረሉ እገዳ ከም ዝቃወም ብምግላፅ ነቲ ኣብዚ ቀረባ ግዜ ዝተነብረ ናይ ቪዛ እገዳ ብክቢድ ንሰግኣሉ እስጉምቲ እዚ ኣብ ጎደሎን ዘይሚዛናውን ገምጋም ኩነታት ዝተመሰረተ ኮይኑ መንግስቲ ኢትዮጵያ ብትሕቲ ስምምዕ ፕሪቶርያ ዘለዎ ግደታታት ንምትግባር ብቐፃሊ ዝረኣዮ ፍሽለት ዕሽሽ ብምባል ኩሉ ሓላፍነት ኣብ ልዕሊ ሕወሓት ጥራሕ ዘንበረ እዩ ክብል ወቂሱ ኣሎ እዚ ግብረ መልሲ ሕወሓት ዝመፀ ሚኒስትሪ ጉዳይ ወፃኢ ኣሜሪካ ኣብ ልዕሊ ገለ ሰበስልጣን ትውድብን ስድራ ቤታቶምን ናይ ቪዛ ኣገዳ ምእዋጅ ስዕብ እዩ ሚኒስትሪ ጉዳይ ወፃኢ ኣሜሪካ ማርክ ሮቢዮ ኣብ ዘውፅኦ መግለፂ ኣብ መንጎ ኣኽረርቲ ዝበሎም ኣባላት ሕወሓትን መንግስቲ ኢትዮጵያን ዘለዎ ጥሪ ኣብ ሰሜን ኢትዮጵያ ሓድሽ ውግእ ከይለዓል ዘሎ ከቢድ ስግኣት ገሊጹ እዩ ሕወሓት ነቲ ሓደ ወገን ጥራሕ ታሕታት ዝገብር ስጉምቲ ዝበሎ እገዳ ኣሜሪካ መልኪቱ ንሓደ ፍራሚ ጥራሕ ታሕታት ብምግባር ናይቲ ካልእ ወገን ተግባራት ዕሽሽ ምባል ኣብቲ ጉዕዞ ሰላም ዘሎ ምትእማን ዝሃስ እዩ ዘላቐ ሰላም ንምምፃእ ብዘይኣድልዎ ብምፅናዕትን ንኩሎም ወገናት ብማዕረ ተሓተቲ ብምግባርን ጥራሕ እዩ ዝረጋገፅ ክብል ተሓሳስ ይብ ኣሎ ሕወሓት መወዳእታ ነቲ ስምምዕ ፕሪቶርያ ንምትግባር ዘለዎ ተወፋይነት ብምግላፅ
ኣሜሪካ ኣብ ልዕሊ መንግስቲ ኢትዮጵያ ፀቕጢ ብምግባር ደሞዝ ኣገልግሎት ባንኪ ቀረብ ነዳድን ሰብኣዊ ሓገዛትን ክፍቀድ ክፅዋዕ ሓቲቱ ኣሎ ብተወሳኺ ተመዛበልቲ ብሰላምን ብክብርን ናብ ዓዶም ዝምለሱሉ ባይታ ክጣጥሕ ዘይፌደራላውያን ሓይልታት ካብ መሬት ትግራይ ክወፁ ሕጋውን ፖለቲካውን ህላዊ ሕወሓት መሰረት ስምምዕ ክምለስ ከምኡውን ታሕታትነት ኣብ ልዕሊ ኩሎም ወገናት ብማዕርን ብዘይኣድልዎን ክትግበር ንኣሜሪካ ፃውዒት ኣቕሪቡ ሰንኪ ዞም ዘይተፈትሑ ፀገማት ድማ ኣብቲ ናብ ሰላም ዝወስድ ጎደና ዝተረኽበ ጭቡጥ ምዕባለ ከምዘየለ እዩ ኣተሓሳሲቡ ዘሎ

0: SBS Radio. كبرات سمعتنا كما يتقنوا زي ناب 48 غانتات كسفح زيتا قبره وانت علم كلتا شان عسران شدشان لعلي فركي تساتفتي هاقرات وطاي كابتن كم لمدي حيالات بايلن وطرا هاقرات اوروبا اندو باميركانين ابزي زلنا اوان كداما زوريا مدباو قتمات تزازي مومس كلاي زوريا قتمات وانت جميرو مالو زي وانت علم مس كلو حلقلاغاتون بوليتيكا وطلواتاتون كما يقيدالو ጉዕዘተን ንኣፍሪቃዊ ኪለን ዝረጋረጋ ዘለዋ ሃገራትን ጋንታታትን ከ ከመይ ኣሎ ንሎሚ ምስ ጋዜጠኛን ተንታንን ስፖርትን ኣዳላዊ መደባት ስፖርት ኣብ ዩቲዩብ ቻነል ነጋ ስፖርት ዝኾነን ነጋ ወልደ ጊዮርጊስ ገምጋም ምጥንቓቕ ቀዳማይ ዙርያ ምድባዊ ግጥማት ክንገብር ደጊምና ተረኺብና ኣለና ነጋ ከም ወትሩ ቀዲመ ግዜኻ ስለ ዝሃብካናን ክትንትነልና ስለ ዝፈቐድካን የመስግነካ ሞ ዝሓለፈ እዋን ግጥማት ዋንጫ ዓለም ቅድሚ ምጅማሮም ኢና ይዕሊልና ነርና ብሓፈሽኡ እቲ ግጥማትን እቲ ውራይን ከመይ ረኺብካን ከመይ ትከታተሎ ኣለኻን መእተው ክኾነና ማ
1: የመስግን ጋዜጠኛ ኢብራሂም ዓሊ ከምኡውን ሬድዮ ኤስቢኤስ ከምዚ ኣቐዲምካ ክትገልፆ ዝፅናዕኻ ልክዕ እዩ ዋንጫ ዓለም 2026 ተጀሚሩ ኣሎ ምናልባሽ በቲ ፖለቲካዊ ፅልው እንድሕር ትጀምር ኮይና ኣብቲ ናይ ቪዛ እገዳ ብዙሕ ኣዘራቢ ርእሲ ተላዒል እዩ ሰማድያዊ ዳኛ ዑመር ዓርጣን ንሱ ካብቲ ውድድር ተኣሊ ኣሎ ከምኡውን ካናዳ ኣብ ልዕሊ ኮኸብ ተፃዋታይ ጋና ቶማስ ፓርት ዝገበረቶ እገዳ ብጣዕሚ ኣነ ከም ነጋ ከም ኣፍሪካዊ ዝሕንኽ ተግባራት እዮም ወሲዶም ቶማስ ፓርት ኣብ ዓዲ እንግሊዝ ተኸሲሱ እቲ ክሱን መሰረት ዘይብሉ ክነሱ ካናዳ ንተፃዋታይ እዚ ናብ ዓዳ ከይኣትን ክልካላ ብጣዕሚ ዝሕዝን እዩ ከምኡውን ስዊዘርላንድ ኢምቦለ ናብ ኣሜሪካ ከይኣት ክንክል ነሮም መጨረሻ ግን ተፈቂድዎ ስዊዘርላንድ ኣብ መኽፈቲ ኣብ ዝገበረቶ ፀወታ ሓደ ብሓደ ዝፈላለዩ ንስ ተንታሸ ተመዝጊቡዋ ከምዚ ዓይነት ተሪኦታት ብጣዕሚ ዝሕዝን ኣብ ልዕሊ ኢራን ተወሲዱ ዘሎ ከዓ ብጣዕሚ ከም ሰብ ህዲ ኢልካ ክትሓስቦ ከለካ ብጣዕሚ ዘሸቆረካ እንታይ እዮም ገይሮም ንሃገራዊት ጋንታ ኢራን ፀወታ ምስ ገበረት ብቐጥታ ናብቲ ማዓስከራ ዝኮነ ሜክሲኮ ክትምለስ እዮም ገይሮም ዘለዉ ናይ ኣሜሪካ ሰበስልጣን ከምኡን ሃገራዊ ድሕነት ስለዚ ኣብ ቀዳማይ ፀወታኦም ምስ ኒውዚላንድ ክልተክልቲ ዝፈላለዩ ኢሉ ረሃፆም ከየንቀፁ ናብ ሜክሲኮ ከም ዝምለሱ ተገይሩ እዚ ሓደ ካብቲ ግህሰት ደቂ ሰባት ወይከዓ ሂማን ራይት ኣቢዩዝ ኢለ ክገልፆ ይክእል ኣነ ፅቡቅ ኣይኮነን እዚ ስፖርት ንፍቅሪ ንሕውነት ንምትሕዋስ እንድሕር ኮይኑ ስለምንታይ ከምኡ ይገብር ፊፋ ከዓ ኣብዚ ኢዱ ጣሚሩ ብምርኣይ ብጣዕሚ ተወቃሳ እዩ ፊፋ ኩሉ ግዜ ዋንጫ ዓለም ጨረታ ክህብ ከሎ ካብ ዝኮነ ዓሌትነት ሃይማኖት ከምኡውን ወገንነት ነፃት ዝኮነ ኣዳላዊት ሃገር ኢሉ ዩ ዝህብ ኣብ 2017 ካ ንዘን ሰለስተ ሃገራት ክህበን ከሎ በዚ መምርሒ እዚ ይሂብዎን ስለዚ ዝኮነት ሓንቲ ሃገር ቪዛ ክትም ክትክልክልን ናታ ናይ ሉዓላውነት መሰል እኳ እንተለዋ ፊፋ ከዓ ብመሰረት ኣብ ጨረታ ዝህቦ መምርሒታት ነዘን ሃገራት እዚኣተን ከገደን ይኽእል ነይሩ እዩ ግን ፊፋ ኣብ ታሪኩ ንድሕርኢና ብዙሕ ነገራት ዝሰሪሑ ንኣብነት ኣብ ዝሓለፈ ኣብ መደበይ ጠቀስኮ ኣብ 1976 ወታደራዊ ቀመላኪ ኣርጀንቲና ኣብ 1978 ሃገሮ ዋንጫ ዓለም ክተዳሉ ከላ ነቲ ናቱ ኣብ ሃገር ዝገብሮ ነበረ ጋስ ሰብኣዊ መሰላት ምስሉ ንምሕኻፍ ምስ ኣሜሪካ ተመሻጢሮም ነታ ዋንጫ ኣብ ሃገሮም ከም ንተርፍ ምግባሮም እዚ ፊፋ ስቂሉ ኢሉ ኣጣሚሩ ርኢ እዩ ብዙሕ ነገራት ፊፋ ኣብቲ ብልሽውና ብዙሕ ነገር ሕጂ ካ እዚ መፅኡ ዘሎ ናይ ፖለቲካዊ ፅልዋታት ኣብ ናይ ፊፋ ብጣዕሚ ዝሕዝን እዩ ኣብ ቀፃሊ ከምኡ ከይሉ መቸም ከም ቤተሰብ ስፖርት መጠን ክንምሕፀን ንደሊ ናብቲ ናይ ቀዳማይ ዙር ዝበልካዮ ኢብራሂም ኣነ ዋንጫ ዓለም 2026 ይቁሩብ 48 ሃገራት ምስኮና ትፀወታ 104 ይቁሩብ ክጅላሓናዩ ከምዚ ማይ ዝበዝሑ ፀባ ምሻለካ ቅጠነካ ከምኡ ዶ ክኮነና ኢለ ስክፍታይ ነይሩ ሞ ብኣንፃሩ እቲ ስክፍታይ ብካል መልክዕ ኮይኑ ፀኒሕኒ ኣይኮነን መኸተ ናይ ሃገራውያን ጋንታታት ናይተን ኣንደርዶግ ዝበሃላስ ንሪኦ ኣለና ኬቨርደም ስፔን ዝገበራየቶ መኸተ ኩሪሳ ዋላ ብሸውዓተ ብሓደ ብጀርመን ዝሰዕርመ ሸቶም ምዝገባ በዓሉ ቀሊል ነገር ኣይኮነን ኣፍሪካውያን ሃገራት ዝሪኦ ዘለዋ መኸተ ብጣዕሚ ዝናኣድ እዩ

0: ነቲ ኣብ ፊፋ ዘሎ ቤት ፅሕፈት ዘሎ ሓጎፅ ጎፅን ካልእ ምስልን ክቂሮ ከምዝኽእላ ወይ ክቂሮ ከምዝኽእላ ፅቡቅ ትምህርቲ ይህባ ኣለዋ ዝብል ትዕዝብትን ገምጋምን ኣለኒ ኢብራሂም።
1: ፅቡቅ እተን ናይ በዓል ኣይቮሪ ኮስትን ናይ ጋናን ዓወታት ጠቂስካየኒ ኢኻ ናይ ሞሮኮ ምስ ብራዚል ማዕረ ምውፃእን ኣብዛ ኸለይቲ ኸዓ ሓደ ባዶ ንስኮትላንድ ምስ ዓሮም ግብፂ ምስ ቤልጅየም ማዕረ ወፂኦም ኮንጎ እውን ምስ ፖርቱጋል ታዊሳ ዘእተዋ ጎል ማለት እዩ። እዚታት ኩሉ ስምዒት ኣፍሪቃውያንን ብቕዓት ኣፍሪቃውያንን ዘመስከረ እዩ ሞ ኣብ ገሊኡ እዋን ከዓ ቁርብ ንስስዕንዲ ኢና ከምዚ ምሻለካ ከምዚ ገይሮም እንተዝኾንስ ከምዚ እንተዝገብሩካ ንብል ኢና ዋላ ንኣብነት ናይ ኣርጀንቲናን ኣልጀርያን ክፃወታ ከልዋሲ ንመሲ ከምዚ ነፃ ዝገድፍዎ ወይ ከዓ ማዕረ ክገጥሞም ኢሎም ዝሓሰቡ ኮይኑ ይስማዓካ ሞ ካልእ ኣብነት ከዓ እዛ ናይ ውፅኢት ፈረንሳን ሴኔጋልን እንተርእናያ ማለት ሴኔጋል መቸም ነቲ ኣብ ዋንጭ ዓለም ኮርያ ጃፓን 2002 ዘመዝገቦ ውፅኢት ክደግሞ ይከኣሉን ግን ክሳብ ንዕረፍቲ ዝወፁን ቁርብ ድሕሪዩን ፅቡቅ ተፃዊቶም እዮም። እስኪ ብቕዓቶም ከመይ ትመዝኖ ገለ ኣፍሪካውያን ጋንታታት ከም በዓል ሴኔጋል ሕጂ ንኣብነት ወሲድናስ ምስቶም ፈረንሳውያን መጋጥምቶም ኣብ ገሊዮ ኣብኡ ተወሊዶም ዝዓበይን ወይ ከዓ ብንኣስትዮም ዝኸዱ ኣብቶም ናይ ፈረንሳ ድዩ ናይ ቤልጅየም ድዩ ናይ ካልእ ኣካዳሚታት ዝዓበየዮም ሞ እስኪ ክመጣጥኖምቲ ነይርዎም ዶ ኢልና ክሓስብ ኢና ሞ እዚ ሞር ከመይ ትርእዮ ማለት እዩ።
0: እዋ ፅቡቅ ኣንግሊካ ልልካ ኢብራሂም ሕጂ እንታይ እዩ ሃገራዊት ጋንታ ፈረንሳ ንድሕሪ ትምልስ ኢልና ርእናያ ብኢትዮጵያ ሲ ብቀሊሉ ትሰዓር ነበርቲ ሃገራዊት ጋንታ ኤርትራ እዩ። ዋላ ኣብ ሓደ ኣጋጣሚ ምስ ሃገራዊት ጋንታ ኤርትራ ኣብ መፃረ ተራኪበ ነረን ዋላ ዳ ኣብ ዳካር ሴኔጋል ኣብ ተካየደ ፀወታ 6-2 ተሰዓረ ኣብ ስታድየም ኣስመራ 2-1 ብፀቢዩ ኣሲሕር እጂ ተወዳደርቲ እኒረን ክብል ደልየ ኤርትራን ኢትዮጵያን ምስ ሴኔጋል ዳሕራይ ሴኔጋል ሰውረጣታት እቲ ዝኸድዎ ዝነበሩ ኣብ ኩዕሶ እግሪ ስለዘይዋፆም ልክዕ ከምተን ካልኦት ዌስት ኣፍሪካ ካንትሪ ብፍላይ ከም በዓል ኣይቨሪኮስ፣ ጋና፣ ናይጀርያ፣ ካሜሩን ከምኡ ከተኣታት ከምዘለዎም ለውጢ ገይሮም ማለት እዩ። ለውጢ ድሕሪ ምግባሮም ርኦም ኣብ ዋንጫ ኣፍሪካ ዓብለልቲ ኮይኑ ዳሕራይ 2002 ንመጀመርያ ግዜ ዋንጫ ዓለም ሕጂ ታለንት ዝኮኑ ተፃወቲ እሞ ከዓ ወኒ እቲ ፓሽን ዘለዎም ክንገብር ኢና ዝብሉ ተፃወቲ ሒዞም ከይዶም ሕጂ ኣብቲ ምስ ፈረንሳ ዝተራኸብሉ ሓደ ብዜሮ ዝተሰዕርሉ ማለት ፓፓዲዮቭ ዘቁፅራ ሸቶ ሕጂ ይፈላለዩ ምስ ናይ ሕጂ ዘሎ ሽዑ ፈረንሳ ዋላ ዲፈንዲ ሻምፒዮን ኮይና ናብ ዋንጫ ዓለም 2002 እንተኸደት ብዙሕ ነገር ጎዲሎ ፒሬዝ ኣይነበረን እቲ ናቶም ኣንቀሳቀስ ፀወታ በዓል ዚዳን ብቃዕቶም ጎዲሉ ነይሩ ቴኒኖር ይበል ኩሎም ሕጂ እዚ ሓደ ጎዲሉ ነይሩ ናይ ሴኔጋል ካ ኣብ ኩዕሶ እግሪ ሰውራት ተኣታትያ እሞ ሓዊሓዊ ሽቶ ተፅዋት ሒዛ ዝመፅት ነቲ መክፈቲ ከዓ ካሜሩን ኣብ 1990 ንኣርጀንቲና ነታ ዲፌንዲንግ ሻምፒዮን ዝነበር ኣብ መክፈቲ ስለዝሰዓር ሓደ ዜሮ ንሕና ውንባ ክንገብር ንኽኢልና ካብኦም ዝፍለ እንታይ ኣለና ዝብል ሙሉእ ሞራልን ክሳይንሰኒኹም ስለዝመፁ ስዒሮማ ዋላ ክሽዑ ካብቲ ናይ ምድብ ፀወታ ንድሕሪ ኢካስ ምስ ዩራጓይ ሲ ዩራጓይ ክተበላሽዎም ከም ትክል ሴኔጋል ፈሊጦም በዲዮማ እዮም ድሕሪ 4-4 ውፅ ኣሕራይ ብዝሩም ሰኣተወካ ርኢኸ ሽወደን ዝገበርዋ ኣብቲ ኢንጁሪ ታይም ካማራ ዘእቶም ክልቲን ጎላት ከይዶም ሕጂ ካብኡ ተበጊሶም ተሃገራዊ ጋንታ እዳተማሓሽ እዳተማሓሽ ዝያዳ ከ እንዳጎልበት ስለዝመፀት ዋንጫ ኣፍሪካ እውን ክተልዕል ክኢና ርኢና ኢና። ሕጂ ኣብዚ ናይ ትማሊ ግን እንታይ እዩ እቲ ፍልል ይመስል ካ ቅድሚ ዕረፍቲ ዝነበረኮ ተመጣጣን ፀወታ እዩ ሩ ተመጣጣን ፀወታ እዩ ነይሩ ናይ ብሓቂ ሴኔጋል ኣኹሪዑም ናዮ ድሕሪ ዕረፍቲ ግን ኣነ ርግፀኛ ምዞም መሳርሕቲ ንዕልል እዮም ናቻት ንገብር ዲዴር ደሻም ገለ ነገር ከም ዝገብር ተኣማመኖ ደ ዝስልጣን እዚ ምክንያቱ ዝሰልጣን እዚ ኣብ ሃገራዊት ጋንታ ፈረንሳ ሓለቃ ጋንቶኦም ከሎ 1998 ከምኡን 2,000 ዋንጫ ክልዕሉ ከለዉ ብፍላይ እታ ናይ 98 ኤሚዣክ ኣብ ስልጣን እዮም ከሎ ኤሚዣክ ኣብ ምሕደራ ተፃወቲ ውሳነ ኣብ ምውሳድን ኣዝዩ ሓያል ስልጣን እዩ ካብቲ ውሳነ ኣብ ምውሳድ ዝገብሩ ሓደ ነቶም ኢጎ ዝነበሮም ክልተ ተፃወቲ ኤሪክ ካንቶናን ዴቪድ ጆኖላን ካብቲ ሃገራዊት ጋንታ ሙሉእ ሙሉሱ ሕጂ ብዘይ ካንቶናን ዴቪድ ጆኖላን ሃገራዊት ጋንታ ፈረንሳ እንታይ እያ ክትከውን ኣብ ሃገራ ዘዳለወቶ ዋንጫስ ክትዋረድ እያ ተባሂሉ ኖ እመኑኒ ነዞም ተፃወቲ እዚኦም ኣለ ዋንጫ ከምፃልኩ ምክእል ኢሉ ኣምፂኢኻ ሕጂ እዚ ሕጂ ኣሰልጣን ዘሎ ሃገራዊት ጋንታ ፈረንሳ ካብቲ ናይ ቀደማ ስልጣን እዩ ዝወሰዶ ትምህርቲ ዝቀሰሞ ተመክሮን ኣብዛ ሃገራዊት ጋንታ እዚኣ ክተግብሮ ቀሊል ድሕሪ ዕረፍቲ ምስ ወፁ እንታይ ገይርዎም በቃ ነብሶም ክገልፁ ክገብሩ ከምዝኽእሉ ዓቕሙ ከምዘሎ ኣተባብዒት ሂቦም ዋላ ሓንቲ ነገር ኣይገብሩ ተፃወቲ ቀረ ገለ ይክእል እዚ ክገብር ከሎ ግን ሃገራዊት ጋንታ ሴኔጋል እንታይ ዓይነት ውድኦ ድሕሪ ዕረፍቲ ክጋጥማ ይኽእል ኣብ ግምታ ኣይተወቶምን ከም ተፃወቲ ከም ብሓዱሽ ሓዲሽ መፅኦም ከም ዝረኣነየ ከዓ ሸቶታት ተመዝጊቦም ሕጂ ኣብዚ
2: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
3: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles

ክቡራት ሰማዕትና ናይ ሎም መደብና ቀድሚ ዝሰምዖ ኣርእስታት ዜና ናይዚ መዓልቲ ክደግመልኩም ዋጋ ነዳዲ ንምፍኻስ መንግስቲ ዝወሰዶ ስጉምቲ ንተወሳኺ ሓደ ወርሒ ክቕፅል ወሲኑ ሓያሉ ሃገራት ኣውሮፓ ኣብ ሱዳን ኣብ ከባቢ ኤልኦቤድ መጠነ ሰፊሕ ምፍንቓል ህዝቢ ከስዕብ ዝኽእል ካል መጥቃዕቲ ከጋጥም ከም ዝኽእል ኣጠንቂቐን ካብ ፀወታታት ዋንጭ ዓለም 2026 ስጳኛ ንስዑድ 44 ትባዶ ብምስዓር ካብቲ ዘሰንብድ ናይ ኬቭ ቨርደ ስዕረት ከየጋጠማ ተገላጊላ እምበር ሰማዕትና ናይ ሎም መደብና ኣዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነዝምነኤልኩም ንሳኹም ፅናሕኩ ኣዳላውና ኣቕራብን ዝመደብ ብየነ ሰመረ ብሩኽ መዓልቲ

0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለአቦርጂናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ ሰኔ 15 2018 አድማጮቻችን እንደምን አርፍዳችሁ?

አከባበር ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ እናስተላልፋለን። የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። ሀገርኛ ሪፖርት ኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ቀዳሚ ትኩረቱ አድርጓል። በማህበረሰብ ለማህበረሰብ ዝግጅታችን በሜልበርን አራት ተድባራትን ያቀፈ የሀገረ ስብከት ጽሕፈት ቤትና የካህናት ኅብረት ታላቅ የሐዘንና የምክክር ቀን ሲል ቅዳሜ ሰኔ 13 ጁን 20 በሜልበርንና አካባቢዋ ለሚገኙ ምዕመናንና ምዕመናት ባዘጋጀው ውይይት መድረክ በመቶዎች የሚቆጠሩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት መታደማቸውንና ባለ አራት ነጥብ መግለጫ ማውጣታቸውን ያነሳል። በቃለ ምልልስ ዝግጅታችን ከፕሮፌሰር አየለ በክሪ ጋር በግዕዝ ቋንቋን አስመልክቶ ያካሄድነው ቃለ ምልልስ ይስተናገዳል። እስከ ፕሮግራማችን ማብቂያ ቆይታችሁ ከእኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመልፋችን በፊት ረሰ ዜናዎቹን እናስቀድማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስሩ መዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግስትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር መዋሉን አስታውቋል። በመጠኑ የላቀ ነው የተባለለት 2.7 ቶን ኮኬይን የተያዘው ከምዕራብ ሲድኒ ወደ ሰሜናዊ ኩዊንስላንድ ተጭኖ ለመላክ በውጥር ላይ እንደነበረና በጭነት መጋዘን ውስጥ ሆኖ ከምድር በታች ተቀብሮ ሳለ መያዙን አመላክቷል። የገበያው ዋጋ 816 ሚሊዮን ዶላር እንደሆነና በተጠርጣሪነትም ሁለት የተደራጁ የወንጀል ቡድን አባላት ናቸው የተባሉ ወንዶች በቁጥጥር ስር ውለዋል። 16 ያህል ወፎች ደቡባዊ ምዕራብ አውስትራሊያ ባህር ዳርቻ ሞተው እንደተገኙና የአውስትራሊያ የመጀመሪያው H5 avian flu መከሰቱ ተረጋግጧል። የቫይረስ ምርመራውም ቀጥሏል። የምዕራብ አውስትራሊያ የባህር ወፍ ጥበቃ ኔትወርክ ተወካይ የሆኑት ኦሊ ላቢ ምናልባትም በባህር ዳርቻው ከተገለጠው በላይ ቫይረሱ ሳይስፋፋ እንዳልቀረ ያላቸውን ስጋት ገልጠዋል። አክለውም
1: So huge stretch of coastline not very well monitored for the arrival
0: በጅጉ የዘለገ የባህር ዳርቻ ነው ለተላላፊ በሽታን አስመልክቶ በቅጡ ቁጥጥር አልተደረገበትም። H5N1 መከሰቱ ከተረጋገጠ ለጥቃት ያልተዳረገ እናገኛለን ብሎ ማሰቡ የማይሆን ነው ብለዋል። የአውስትራሊያ ፌደራል መንግስት በማሻሻያነት ተቀረጸው ግብር አነስተኛ ንግዶችን ጎጂ ነው መባሉ ከእውነት የራቀ ነው ሲል የፌደራል መንግስቱ ተከራክሯል። በሌላ በኩል የተቃዋሚ ቡድን ምክትል መሪ ጄን ሂውም የግብር ማሻሻያውን በተነቃቃ መንፈስ ላይ የተሰነዘረ ጥቃት በማለት ለአነስተኛ ንግዶች ድጋፉ እንብዛም ነው ብለዋል። ሆኖም የኢንዱስትሪ ሚኒስትር ቲም ኤርስ በጀቱ ምርታማነትንና ንግድን በእጅጉ እንደሚያጎለብት ተናግረዋል። በማያያዝም
2: All of the measures in the budget when you put them together are very substantial.
0: ሁሉንም የበጀቱን መለኪያዎች አንድ ላይ ስታስቀምጧቸው በእጅጉ ሁነኛ ጥቅል ነው። በኔ መስክ ለምርምር ድጋፍን መቸር፣ የግብር ማነቃቂያ ማድረግ፣ መለኪያዎቹን ማጠናከር፣ ኪሳራን መካከስ፣ ላላቂ ንብረቶች ግብር አለመክፈል፣ እኒህ ሁሉ በመርታማነት ንግድ መስክ የድጋፍ መለኪያዎች ናቸው ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለም ለቤት ግዢ ጨረታ መውረድ የመንግሥት የግብር ማሻሻያ ውጤት ነው በማለት የተቃዋሚ ቡድኑ አመላክቷል። ቅዳሜ ጁን 20 ከተካሄደ የ1900 ያህል ቤቶች ውስጥ ለሽያጭ የበቁት

0: 47.4 ብቻ በመሆኑ ከኤፕሪል 2020 ዓመተ ምህረት ወዲህ ይህ ዝቅተኛው የቤቶች ጨረታ ውጤት ነው ተብሏል። የተቃዋሚ ቡድኑ ምክትል ማሪ ጄን ሂዩም
1: No wonder people aren't selling. They're choosing not to sell.
0: ሰዎች ባሸጡ ያስከርሙም ለለመሸጥ ወደዋል። ስለምን የግብር ማሻሻያውን ጎጂነት ቀድሞ ለማየት ስለሚሹ ሰዎች ቤት ባይገዙም ያስከርሙም። እንዴት ቢሉ ግብር ምን ያህል ንግዳቸውን ሊጎዳው እንደሚችል የሚያቆጥ ነገር የለምና በማለት ተችቷል። የሄዝቦላህ መሪ ናይም ቀሲም እስራኤል የግድ ሊባኖስን ለቃ ልትወጣ ይገባታል አለያ ደቡብ ሊባኖስ ውስጥ ለእስራኤል ወታደሮች የጸጥታ ዞን የሚል ነገር አይኖርም ሲሉ አስጠንቅቀዋል። አክለውም እስራኤል ለምትፈጸመው ማናቸውም የተኩስ አቁም ጥሰት ቡድኑ ያጸፋ እርምጃ እንደሚወስድም አሳስበዋል። በፊፋ 2026 የዓለም ዋንጫ ውድድር ዩራጋይና ካፖ ቬርዴ ሁለት ለሁለት በሆነ አቻ ውጤት ተለያይተዋል። በቀጣዩ ግጥሚያ ዩራጋይ ከስፔን ካፖ ቬርዴ ጋር ከሳውዲ አረቢያ ጋር በቀጣዩ ግጥሚያ ዩራጋይ ከስፔን ካፖ ቬርዴ ከሳውዲ አረቢያ ጋር ይገጥማሉ። ቀደም ሲል ስፔንና ሳውዲ አረቢያ ባካሄዱ ግጥሚያ ስፔን ሳውዲ አረቢያን 4-0 ረታለች። በአሁኑ ወቅት ኒውዚላንድና ግብጽ በመጫወት ላይ የሚገኙ ሲሆን ኒውዚላንድ ግብጽን ባለፉት 46 ደቂቃዎች ውስጥ 1-0 እየመራች ነው። በዚሁ ወደ ውጭ ምንዛሪ ተመና መረልን። አንድ አውስትራሊያ ዶላር 110 ኢትዮጵያ ብር ከ95 ሳንቲም ይዘረዘራል። አንድ አውስትራሊያ ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 61 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 10 ከፍተኛ 18። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 7 ከፍተኛ 16። ብሪስበን ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 22። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 21። አድላይድ ፀሐያማ ሆኖ ይውላል፣ ዝቅተኛ 8 ከፍተኛ 15። ሆባርት ካፋ ያበራል፣ ዝቅተኛ 7 ከፍተኛ 11። ካምብራ ማለዳ ላይ ውርጫማ ሆኖ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 13። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 1 ከፍተኛ 32። አዲስ አበባ በከፊል ፀሐያማ ይሆናል፣ ዝቅተኛ 14 ከፍተኛ 24። ዜናዎቹን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግሥትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: ግጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል።
1: sbs.com.au/audio
0: በዚሁ ወደ ሀገረኛ ሪፖርት እናመራለን። ኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት ይፋ ማድረጉን ተቀዳሚ ትኩረት አድርጓል። ደምቀ ከበደ እንደሚከተለው አጠናቅሮታል። ሪፖርት
2: የኢትዮጵያ ብሔራዊ የምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት ይፋ አደረገ። በቦርዱ መግለጫ መሰረት ብልጽግና 438 መቀመጫዎች፣ ተቃዋሚ

አስታውቋል። በ11 የምርጫ ክልሎችም ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የመጨረሻ ውጤቶች ይፋ ያደረገ ሲሆን በስካይላይት ሆቴል በተካሄደው የውጤት ማሳወቂያ መርሃ ግብር ላይ እንዳስታወቀው ገዢው ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ያሸነፈ ሲሆን ተቃዋሚ ፓርቲዎች 41 የግል እጩዎች ደግሞ 8 መቀመጫዎችን አግኝተዋል። በአጠቃላይ 487 የፓርላማ መቀመጫዎች ውጤት ይፋ የተደረገ ሲሆን በትግራይ ክልል የሚገኙ 38 መቀመጫዎች ምርጫ ለመካሄዱ ይታወሳል። በአዲስ አበባ ከ23 መቀመጫዎች 20ዎቹን ብልጽግና ፓርቲ፣ 2ቱን ኢዜማ፣ 1 ደግሞ የግል እጩ ያሸነፉ ሲሆን በአፋር ክልል 7 መቀመጫዎችን ብልጽግና ፓርቲ እንደዚሁም 1 መቀመጫ የአፋር ህዝብ ፓርቲ አሸንፏል። በአማራ ክልል ከተገለጹት ከ130 ውጤታቸው ይፋ ከሆኑ የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ 117ቱን ብልጽግና ፓርቲ ሲያሸንፍ 6 መቀመጫዎች አብን፣ 3 ደግሞ አዲሃን፣ 1 አርጎባ አንድነት ጀበርቲ ፓርቲ፣ 1 ትብብር ለኢትዮጵያ አንድነት፣ 1 ኢዜማና 1 ነጻነትና እኩልነት ፓርቲ አሸንፏል። በቤንሻንጉል ጉሙዝ ክልል 8 መቀመጫዎችን ብልጽግና ፓርቲ ያገኘ ሲሆን 1 መቀመጫ ለጉሙዝ ብሔራዊ ንቅናቄ ደርሷል ተብሏል። በድሬዳዋ 2ቱንም መቀመጫዎች ብልጽግና ፓርቲ ያሸነፈ ሲሆን በጋምቤላም እንደዚሁ 3ቱን መቀመጫዎች ብልጽግና ፓርቲ

103ቱን ብልጽግና ፓርቲ ያሸነፈ ሲሆን 5 መቀመጫዎችን የግልጮችና 1 መቀመጫ ደግሞ አዲስ ትውልድ ፓርቲ ማሸነፋቸውን ብሔራዊ ምርጫ ቦርድ አስታውቋል። በሐረሪ ክልል ደግሞ 2ቱንም መቀመጫዎች ብልጽግና ፓርቲ ማሸነፉን ቦርዱ አስታውቋል። በሲዳማ ክልል 13 መቀመጫዎች የብልጽግና ፓርቲ 3 መቀመጫዎች መድረክ በማሸነፍ ውጤታቸው ይፋ ተደርጓል። በደቡብ ምዕራብ ኢትዮጵያ ክልል 17 መቀመጫዎችን ብልጽግና ፓርቲ ያገኘ ሲሆን 1 መቀመጫ ለኢዜማ፣ 1 ለነጻነትና እኩልነት ፓርቲ እንደዚሁም 1 ለሰላም ለኢትዮጵያ ጥምረት መድረሱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። በደቡብ ኢትዮጵያ ክልል 35 መቀመጫዎችን ብልጽግና ፓርቲ፣ 7 መቀመጫዎችን ኢዜማ፣ 1 መቀመጫ የጌዲዮ ህዝቦች ዴሞክራሲያዊ ፓርቲ፣ 1 መቀመጫ የወላይታ ህዝቦች ዴሞክራሲያዊ ንቅናቄ እንደዚሁም 1 መቀመጫ በግልጩ መያዙ ተገልጿል። በማዕከላዊ ኢትዮጵያ ክልል 28 መቀመጫዎችን ብልጽግና ፓርቲ፣ 2 መቀመጫዎችን ኢዜማ፣ 1 መቀመጫዎችን ደግሞ ትብብር ለኢትዮጵያና ነጻነትና እኩልነት ፓርቲ እንደዚሁም 1 በግልጩ ወንበር ማሸነፋቸው ይፋ ተደርጓል። በሶማሌ ክልል 19 መቀመጫዎችን ብልጽግና ፓርቲ ሲያሸንፍ 1 መቀመጫ ለኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ 1 ለሶማሌ ፌዴራሊስት ፓርቲና 1 ለህብረት ለዲሞክራሲና ለነጻነት ፓርቲ መድረሱ ተገልጿል። ቦርዱ በተጨማሪም በ11 የምርጫ ክልሎች ድጋሚ ምርጫ እንዲካሄድ መወሰኑን አስታውቋል። ድጋሚ ምርጫ ከሚካሄድባቸው አካባቢዎች መካከል ሐማሬ፣ ዳሮቶሬ፣ ሃርገሌ፣ ሃደካላ፣ ዳራሮ፣ ባቱዘዋይ፣ ቤጊ፣ አርሆሳ፣ ጨንቻ፣ ሶሬ አንድና ጠምባሮ ሲሆኑ 5ቱ በሶማሌ ክልል፣ 2ቱ በኦሮሚያ ክልል፣ 2ቱ በማዕከላዊ ኢትዮጵያ ክልል እንደዚሁም 1ዱ በደቡብ ኢትዮጵያ ክልል የሚገኙ መሆናቸውን ይፋ አድርጓል። የክልሎች ምክር ቤት ውጤቶችን ይፋ የተደረገ ሲሆን በአብዛኞቹ ክልሎች ብልጽግና ፓርቲ አብላጫ ወንበሮችን ማግኘቱን ቦርዱ አስታውቋል። ኢትዮጵያ በቅርብ ዓመታት ውስጥ ላፕቶፕና ታብሌቶችን ማምረት ጀምራለች አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምረውን የተቀናጀ የዲጂታል አገልግሎት መተግበሪያ መርቀው ስራ ባስጀመሩበት ወቅት ነው ይህን የተናገሩት። የዳታ ሉዓላዊነትን ለማረጋገጥ በየተቋማቱ ተግባራዊ እርምጃዎች ተወስደዋል ያሉት ጠቅላይ ሚኒስትሩ ይህንንም ይበልጥ ለማጠናከር ኢትዮጵያ ወደ ሃርድዌር ምርት መሸጋገር እንዳለባት በማመን የኤአይ ኢንስቲትዩት ከሌላ ተቋምና ከኤአይ ዩኒቨርሲቲ ጋር በመሆን የላፕቶፕ እና የአይፓድ ፋብሪካ ግንባታ ላይ በቅንጅት እየሰሩ ይገኛሉ ብለዋል። ይህም በሶፍትዌር እና ዳታ ላይ የታየው ብቃት ወደ ሃርድዌር ምርት ሲያድግ ለቀጣይ ትውልድ ሙሉ የቴክኖሎጂ ሉዓላዊነትን መፍጠር ያስችላል ሲሉ መናገራቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ኢትዮጵያዊው ወሰን አማረ የዓለም ድንቃድንቅ መዝገብ ላይ ስማቸውን አሰፈሩ። ኗሪነታቸው በአቡዳቢ የሆነው ኢትዮጵያዊ መሐንዲስ ወሰን አማረ ገላው የጊነስ ወርልድ ሪከርድን አሸንፏል። ኢንጂነር ወሰን በአቡዳቢ በሚገኘው አልአይን አሴት ማኔጅመንት ስር በመሆን በህንፃ ላይ የገነቡት ዘመናዊ የሩጫ መስመር በዓለም ላይ በከፍተኛ ህንፃ ላይ የተሰራ የሩጫ ትራክ ወይም ዘ ሃይስት ራኒንግ ትራክ ኦን ቢልዲንግ በመባል በጊነስ ዓለም መዝገብ ላይ በይፋ ሰፍሯል። ይህ አስደናቂ የምህንድስና ጥበብ ከምድር ወለል በላይ በ179.7 ሜትር ከፍታ ላይ ያረፈ ሲሆን የኢትዮጵያዊውን የፈጠራ ብቃትና የላቀ የሙያ አሻራ በዓለም አቀፍ መድረክ በተግባር ያስመሰከረ ታሪካዊ ክስተት መሆኑ ተገልጿል። በአቡዳቢ የሚገኘው የኢትዮጵያ ኤምባሲም ለኢንጂነር ወሰን አማረ ላስመዘገቡት ለዚህ ታሪካዊ ድል የእንኳን ደስ ያለህ መልእክት ልኮላቸዋል። በሀገር አቀፍ የምክክር ጉባኤ ላይ የሚመከርባቸው አጀንዳዎች መሰረታዊ የሆኑት 10 ጉዳዮች ላይ ነው ተባለም። ይህን ያሉት የምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ሰሞኑን በቢሸፍቱ ከተማ ከመገናኛ ብዙሃን የስራ ኃላፊዎችና ጋዜጠኞች ጋር ባደረጉት ውይይት ነው። ሐምሌ 8 ቀን 2018 እንደሚጀምር በሚታወቀው በዚህ ሀገራዊ ምክክር ጉባኤ አጀንዳዎቹ ምን እንደሆኑ ወደፊት ለህዝብ በይፋ ይገለጻል ተብሏል። ለኢትዮጵያ ይህ ምክክር ምትክ የለውም፣ ሂደቱም ከማን ጋር የሚወዳደር አይደለም ያሉት ሌላኛው የምክክር ኮሚሽነሩ መላኩ ወልደ ማርያም ናቸው። በኢትዮጵያ ውስጥ ካሉት ወደፊትም ከሚመጡት ፕሮጀክቶች ሁሉ ሀገራዊ ምክክሩን የሚበልጠው የለም ሲሉም ተናግረዋል። ይህን ድል አለመጠቀም በታሪክ ሊጸጽተን ይችላል ሲሉም ለጋዜጠኞቹ መናገራቸው ተዘግቧል። የአዲስ አበባ ከተማ አስተዳደር አመታዊ በጀት 502 ቢሊዮን ብር ሆኖ ተመደበም። ከተመደበው በጀት ውስጥ ትልቁን ድርሻ ያዘው ለድህነት ቅነሳና ለዘላቂ ልማት ግቦች ማስፈጸሚያ በሚል የተመደበው ነው ተብሏል። የአዲስ አበባ ከተማ አስተዳደር ሰሞኑን ባካሄደው መደበኛ ስብሰባው የከተማዋን የ2019 ረቂቅ በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህም መሰረት ሐምሌ 1 ቀን 2018 ዓ.ም ለሚጀምረው የ2019 በ

0: በጀት አመት የአዲስ አበባ ከተማ በጀት 502.27 ቢሊዮን ብር ሆኖ ወደ ምክር ቤት እንዲመራ መመሪያ ተሰጥቷል። ረቂቅ በጀቱ የከተማ አስተዳደሩን የልማት ስትራቴጂዎችና የትኩረት አቅጣጫዎች ድህነት ለመቀነስ ዘላቂ የልማት ግቦችን ለማረጋገጥ ታስቦ የተዘጋጀ እንደሆነ ተዘርዝሯል። በተጨማሪም የከተማውን ነዋሪ የልማት ፍላጎትና የአገልግሎት አቅርቦት ለማሳደግ በተለይም የስራ ዕድል ፈጠራ ለሚያበረታቱ የመሰረተ ልማት ፕሮጀክቶች መንገድ፣ ውሃ፣ መኖሪያ ቤት፣ ጽዳት፣ ትራንስፖርትና ሳት አደጋ መከላከልን ታሳቢ ማድረጉ ተገልጿል። ማህበራዊ አገልግሎቶችን ለማሻሻል ሚና ላላቸው ዘርፎች ማለትም ትምህርት፣ ጤናና በዝቅተኛ ገቢ ለሚተዳደሩ የከተማዋ ነዋሪዎች የሚደረግ ድጎማን ማካተቱም የከንቲባዋ ጽህፈት ቤት አሳውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብ ዙሪያ የኢትዮጵያና የግብጽን ድርድር ዳግም ላስጀምር እችላለሁ አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብን ውዝግብ በድጋሚ እንደሚመለከቱት የገለጹ ሲሆን ፕሮጀክቱ ለግብጽ ከፍተኛ ችግሮችን እየፈጠረባት ነው ሲሉ መደመጣቸው ግርምትን ፈጥሯል። በፈረንሳይ ኤቪያን ከተካሄደው የቡድን ሰባት ጉባኤ ጎን ለጎን ትራምፕ ከግብጽ አቻቸው አብዱል ፈታህ አልሲሲ ጋር በነበራቸው የሁለትዮሽ ስብሰባ ላይ የአባይ ወንዝ ጉዳይ ከተወያዩባቸው ጉዳዮች መካከል አንዱ ነበር ተብሏል። ቀደም ሲል በግብጽና በኢትዮጵያ መካከል የነበረው መሰረታዊ አለመግባባት በግድቡ የውሃ ሙሌት ላይ የነበረ ሲሆን በአሁኑ ወቅት ግን በውሃ ፍሰት አስተዳደርና የውሃ ክፍፍል ስምምነት ላይ ሰፊ ልዩነቶችን አካቷል። በተጨማሪም ኢትዮጵያ እንደ ቅኝ ግዛት ውል የምታጣጥለው የ1952 የግብጽና የሱዳን የውሃ ክፍፍል ስምምነት ሌላኛው የአለመግባባት ምክንያት ተደርጎ እንደሚነሳ ይታወሳል። በመጨረሻም ከኢትዮጵያ ተልኮ አሜሪካ የደረሰው 63 ኪሎ ግራም ጫት ተያዘም። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃዎች መኮንኖች ጁን 4 ቀን በዋሽንግተን ዳላስ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስቶች ወደ ሳክራሜንቶ ካሊፎርኒያ የሚጓዘውን የጭነት አውሮፕላን ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታውቀዋል። የጉዞው ዋጋ ወደ 17000 ዶላር የሚገመት ጫት መሆኑ የተገለጸ ሲሆን ጭነቱ በተለያዩ ቅመሞች ውስጥ የተሸሸገ ነው ተብሏል። በ102 ሳጥኖች ውስጥ የተካተተ መሆኑን ኃላፊዎቹ ይፋ ያደረጉ ሲሆን ጫት በተለምዶ በምስራቅ አፍሪካና በአረብ ሀገራት መሬት እንደሚበቅል ይታወቃል። አንዳንድ ተጠቃሚዎች አበረታች ሻይ ለማዘጋጀት የደረቁ የጫት ቅጠሎችን ያፈላሉ። ጫቱ ካቲኖን እና ካቲን የተባሉ ሁለት የማዕከላዊ የነርቭ ስርዓት አነቃቂዎችን እንደያዘ አሜሪካ አስታውቃለች። የፌደራል ባለስልጣናቱ ጫት መነቃቃትን ይፈጥራል፣ የምግብ ፍላጎትን ይቀንሳል፣ የመተንፈስ ችግር፣ የደም ግፊት መጨመርና የልብ ምት መጨመርን ያስከትላል። በመሆኑም የዋሽንግተን ዲሲ አካባቢ ወደብ ዳይሬክተር የሆኑት ክሪስቲን ዋው ጫት ወደ አሜሪካ እንዳይገባ የተከለከለ በመሆኑ ይዘነዋል ሲሉ ይፋ አድርገዋል። ሪፖርት
1: Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
4: በዚሁ ወደ ቀዳሚው የማህበረሰብ ለማህበረሰብ ዝግጅታችን እናልፋለን።

0: ፍትህ ለአርሲ በሚል አሰባሳቢ ቃል በሚልበን ሀገረ ስብከት ጽፈት ቤትና የካህናት ህብረት ታላቅ የሐዘንና የምክክር ቀን ሲል ቅዳሜ ሰኔ 13 ጁን 20 በሜልበርንና አካባቢው ለሚገኙ ምእመናንና ምእመናት ባዘጋጀው የውይይት መድረክ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባላት ታድመዋል። በውይይቱ መቋጫም ባለአራት ነጥብ የአቋም መግለጫ አውጥተው አሳልፈዋል። በጽፈት ቤቱና ህብረቱ አስተባባሪነት በተካሄደው ፍትህ ለአርሲ የውይይት መድረክ ላይ በሜልበርን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአራቱም አድባራት አስተዳዳሪዎች፣ አገልጋይ ካህናትና የሰንበት ትምህርት ቤት አባላት በቪክቶሪያ የቺሊያውያን ክለብ አዳራሽ ውስጥ ተገኝተዋል። የውይይት መድረኩ የተከፈተው በሃይማኖት አባቶች በተመራ የጸሎት ስነ ስርዓት ሲሆን በመርሃ ግብሩም መሰረት በመላከ ፀሐይ ቆሞስ አባ ገብረሰላሴ ጉብና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሜልበርን ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪና በመጋቤ ምስጢር ቀሲስ ስንታየሁ አባተ ለታዳሚዎች እንኳን ደህና መጣችሁና የመክፈቻ ንግግር ተደምጧል። መላከ ፀሐይ ቆሞስ አባ ገብረሰላሴ ጉብና ባሰሙት ንግግርም የውይይቱ ሂደት አቅጣጫ በአምስት ዋነኛ ዘርፎች እንደሚከወን አመላክተዋል።
1: ማህበረ ካህናቱ በመወከል ዛሬ ከሀገረሰቡ ጋር ይህን ጉባኤ አዘጋጅተናል። ጉባኤው በአራት ነገሮች ላይ የሚሰማና የሚያይ የሚዳስስ አቅጣጫም የሚያስይዝ ይሆናል። የመጀመሪያው ሁሉን ቻይ ወደሆነው ወደ እግዚአብሔር መጸለይ። ስለዚህ የመጀመሪያው ጸሎት ነው። ጸሎት አድርገናል። እግዚአብሔር ልመናችንን ይስማ። አሜን። ልመናችንን ይስማ። ሀገራችን ኢትዮጵያን ሰላም ያርግልን። ምድሯን ሁሉ ሰላም ያርግልን። ለቤተ ክርስቲያናችን ፍጹም ሰላም ይስጥልን። ኦርቶዶክሳውያን ምእመናንን ይጠብቅልን። ከጥፋት ይጠብቅልን። ከሞት ይጠብቅልን። ቅርሶቻችንን፣ ገዳማትን፣ አድባራትን፣ አጥቢያውን ሁሉ እግዚአብሔር ይጠብቅልን። አሜን። እግዚአብሔር ከሁላችን ጋር ይሁን። ይህ መጀመሪያው። ሁለተኛው ኢትዮጵያን የሚያስተዳድር አካል አለ። ዜጎችን የሚጠብቅ አካል አለ። የዜጎች መሪ ሰሪ አለ። ስለዚህ እባካችሁ የኢትዮጵያ አገልጋዮች፣ ኢትዮጵያውያን ወገኖቻችንን የምትመሩ የምትጠብቁ፣ ያለ ጥፋት ሲሰራ ምን ታደርጋላችሁ? ማን ነው የምትጠብቁት? እባካችሁ ደግመን እንዳንሞት፣ ደግሞ ቤተክርስቲያን እንዳይቃጠልብን እባካችሁ ጠብቁ ብለን ድምፅ ለማሰማት ነው። ለኛው ለቤተ ክህነታችን አባቶቻችን ከሚመለከተው ኢትዮጵያን ከሚያስተዳድረው አካል ጋር ተነጋግራችሁ፣ ተረዳርታችሁ፣ አስተባብራችሁ ቤተክርስቲያናችሁን ጠብቁልን ለማለት ነው። ይሄ ሶስተኛው። አራተኛው ቅድም እንዳልኩት በኢትዮጵያ ምድር የተለያዩ ሃይማኖቶች አሉ። እነዛ የተለያዩ ሃይማኖቶች ደግሞ የሃይማኖት ማዕከል አላቸው። ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ፣ ካቶሊኩ፣ ወንጌላውያኑ፣ ሌላው የራሴ እምነት አለኝ የሚለው የሃይማኖት ተቋማት ሚባል በሀገራችን አለ። ህግ ወጥቶለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውክልና ሰጣ። ሌላው ውክልና ሰጥቶ ሃይማኖቱ በሰላም እንዲኖር በሃይማኖት መካከል

0: ድንጋይ ፈጠር ችግር ቢፈጠር መፍትሄ የሚያመጣ ተቋም ተመስርቷል። እናንተ የተቋቋማችሁበትን ስራችሁን አትርሱ ብለን ድምፅ ለማሰማት ነው። የመጨረሻው አምስተኛው ከእኛ ምን ይጠበቃል? በዚህ መልኩ በቅደም ተከተል እነዚህን እንዳስሳለን ማለት ነው። እግዚአብሔር ከሁላችን ጋር ያለ
1: ለውይይቱ ግብአትም የረዳ ዘንድ በአራት አጥኞች የተዘጋጀ በእምነታቸውና ማንነታቸው ሳቢያ በቅርቡ ባርሲ ቀደም ሲልም በተለያዩ ኢትዮጵያ ክፍለ ሀገራት የደረሱ የጅምላ ግድያዎችን ነቅሶ ያመላከተ ጥናታዊ ጽሑፍ በግንዛቤ ማስጨበጫነት ለታዳሚዎች ቀርቦ ትንታኔ ተሰጥቶበታል። ዋነኛ ትኩረቶቹ የነበሩትም የጥናቱን ዓላማ ማስረዳት፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ ኢትዮጵያ ያበረከተቻቸውን አንኳር አስተዋጽኦዎች ነቅሶ ማመላከትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለጥቃት ፍጻሜ ዋነኛ ገፊ የሆኑ አስባቦችና ወቅታዊ ክስተቶችን አስከትሎ በማጠቃለያነትም የውይይት መድረኩን ዓላማ ተከትሎ መፍትሄ ተቋሚ የሆኑ የወደፊት መራመጃ የመፍትሄ ምክረ ሐሳቦች ተቸረውበታል። ጥናቱ ተሰናድቶ የቀረበው በዲያቆን ዮናስ፣ ዶክተር አጃናው፣ ዶክተር አሸናፊና ዶክተር አደነ ነው። በውይይት መድረኩ ላይ አንጋፋ ተዋናዮቹን ተስፋዬ ግብረሃነንና ጌታውን ይርጉን አክሎ በአምስት የመድረክ ትወና ባለሙያዎች ከወቅታዊ ሁኔታ ጋር በተቆራኘ ገጽታው የዜጎችን ሐዘን፣ የመንግስትን ሃይማኖታዊ ተቋማትንና መሪዎችን ሚና ክሽፈት ሲልም የምእመናንና ምእመናትን ህሊና ሰቃዥ በሆኑ መነባነቦች ሸንቁጠዋል።

0: Ja? ማነህ ደግሞ አንተ? ከወዴት ነው የመጣኸው? እኮ ምን ፈልገህ መጣህ? ተናገር እንጂ ማነህ?
1: አላስታወስከኝ። እኔ ማለት ዘመን ጊዜ የምመጣውን መቀበል የሚሄደውን መሸኘት ከምድር አፈጣጠር ጀምሮ ከጥንት እስካሁን እስከ ትላንት እዚያም ወዲያ ወዲያ ወዲያ የምኖር እኔ ማለት ቀለም ነኝ፣ ጊዜ ነኝ። ዘር የሌለኝ መልክ የሌለኝ የማልታይ የማልጨበጥ ለሚያየኝ የምታይ የሚጨበጥ ውትቶ ነኝ እኔ ዘመን። ዓመተ ኩነኔን ዓመተ ፍዳን ዓመተ ዓለምን አልፌ በዓመተ ምሕረት የኖርኩ ምን ነው እናንተ በዓመተ ምሕረት ተፈጥራችሁ በዓመተ ምሕረት እየኖራችሁ ምን ነው ምሕረትን ፍቅርን መስማማትን ተሳናችሁ?
2: እንደበቴ እንድንፈቃይ ይኖራል ምን ዓይነት ዘመን ላይ
1: ተተው እኔ ዘመን ምን ላርጋችሁ? ምን ልሁንላችሁ? በራሳችሁ ስተት እኔን መውቀስ እኔን መክሰስ አይሰለቻችሁ?
3: ወየውልህ አትነስበን፣ ወየውልህ ተኩልጅ፣ ወየውልህ አንተ ጊዜ።
1: አረ ራስ ወየውልህ፣ ወየውልህ አንተ ትውልድ፣ ወየውልህ አንተ አባቶች ያዘጋጁትን በገዛ እጅ የምትንድ። ምን ነው እናንተስ አባቶቻችን? ምን ነው የመንገዶቻችን መሪዎች ማስተዋል ተስኖን እርስ በርሳችን ስንፋጅ ስንተላለቅ ምን ነው ምልጃ ጸሎታችሁ ራቀ? ቅዱስ መጽሐፍ እረኛንም በማጣት ተበተኑ ለምድርም አራዊት ሁሉ መብል ሆኑ ያለው ደረሰብን። በጎቻችሁ በየሜዳው በየቤተክርስቲያኑ ደጅ በግፍ ሲታረዱ በማተባቸው እየተመረጡ ሰማዕትነትን ሲቀበሉ ስቃይ መከራው በዝቶባቸው ባተባቸው በደም ተለውሶ ሲታይ እረኞቻችን ከወዴት አላችሁ?
4: መንግሥት ለአርሲውም ሆነ ቀደም ላሉቱ ሃይማኖትና ማንነት ተኮር የሕይወት ጥፋቶች ተጠያቂ መሆን እንዳለበት የጠነከረ መደራጀት አስፈላጊነትን የቤተ ክርስቲያንን ድምፅ ከፍ የማድረግን ጠቀሜታ የገንዘብ መዋጮዎችን በአግባቡ ለተረጂዎች የማድረስ ኃላፊነቶች ባታይነት ተነስተዋል። በአባቶች በኩልም በወደፊት የማሻሻያ እርምጃዎች ከስብከት ጭምር ወቅቱን የሚመጥን እንደሚሆን በሀገረ ስብከት ጽሕፈት ቤቱም ተዘጋጅቶ ለምእመናንና ምእመናት የሚላክ ደብዳቤን ለየአካባቢያቸው የፓርላማ ተወካዮች በመላክ የድርሻዎቻቸውን እንዲወጡና በሚነደፉ አቅጣጫዎችም ትብብር እንዲያደርጉ ተጠይቋል። በውይይት መድረኩም የተሰናዳ ባለ አራት ነጥብ የአቋም መግለጫ በሊቀ ትጉሃን ገብረ መድኅን በንባብ ቀርቦ ይሁንታ ተቸሮታል።
5: አቋም መግለጫ ነው። የኢትዮጵያ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ልጆቿ ላይ በየጊዜው የሚደርሰውን መከራና ሞት፣ ስደት፣ የአብያተ ክርስቲያናት መቃጠልና በነዋያ ቅድሳቷ ላይ የሚደርሰውን ውድመት አይቶ እንዳላየ ሰምቶ እንዳልሰማ አውቆ እንዳላወቀ መሆኑ ትቶ ጥበቃና ዋስትና ይሰጠን እየጠየቅ ይህንን አስለዋሪ ሰብአዊና ስልጣናዊ ድርጊት የፈጸሙ ወንጀለኞችን ለሕግ ያቀርብ ዘንድ እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ ለተገደሉት ቤተሰቦችና ለተፈናቀሉ ወገኖቻችን ፈጥኖ ለመድረስ የተቻለውን ሁሉ ያደርግ ዘንድ ጩኸታቸውን በመጮህ ለመንግሥት አካላት ዓለም አብያተ ክርስቲያናትና ለዓለም ማኅበረሰብ በማሳወቅ የአደጋ ጊዜ የሚሆን ወጪ ለመመደብ የድርሻውን እንዲወጣና ተጎጂዎችን ወክሎ ማንም ይሁን ማን አጥቶ ላይ ቀሩ ክስ ይመሳሰል እናሳሰባለን። ሶስተኛ በኢትዮጵያ ውስጥ የምትገኙ የሃይማኖት ተቋማት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለውን ግን ዝም ብላችሁ በማየት በሸሽታ በማለት ድርጊቱን መቃወምና ማውገዝ ባለመቻላችሁ የተሰማ ሐዘን እንገልጻለን። በመጨረሻ በአውስትራሊያ የምትገኙ ምዕመናንና ምዕመናት ድምፃችሁን በተጠየቃችሁ ጊዜ ሁሉ በመስጠት በገንዘባችሁ ለሟች ቤተሰቦችና ለተፈናቀሉ ወገኖቻችን በመድረስ የተቻላችሁን እንድታደርጉ በተጎዱ ወገኖቻችን ስም እናሳስባለን። እግዚአብሔር ሀገራችን ኢትዮጵያን የምንኖርባትን አውስትራሊያና ዓለሙ ሁሉ ይጠብቅልን።
4: የፍትህ ለአርሲ የውይይት መድረኩ በጸሎት ስነ ስርዓትና በመላከ ጸሐይ ቆሞስ አባ ገብረስላሴ ጎበና የመዝጊያ ንግግር ተፈጽሟል።
6: ከማህበረሰብ ለማህበረሰብ

0: በዚሁ ከፕሮፌሰር አየለ በክሪ ጋር ወደ አካሄድነው ቃለ ምልልስ እናመራለን። ፕሮፌሰር አየለ በክሪ ግዕዝ የአፍሪካ ጽጻፍ ሲስተም ታሪኩና መርሆቹ የሚል መጽሐፍ አሳትመው ለንባብ አብቅተዋል። የግዕዝ ታሪካዊ መነሻውና የጽጻፍ ዘይቤ መርሆቹ ምንድናቸው?
1: የጽሑፍ ፍራት በመጀመሪያ የተፈጠረው የሚል ጥያቄ ከመጣ እስካሁን ድረስ መልሶ የለንም። ግን ምንድነው የፊደላቱ ወይም ደግሞ ሆሄ የምንላቸው አንዳንዶቹ ቃላት አንዳንድ ማስረጃዎች ላይ የተገኙት ፊደሎቹ፣ ለምሳሌ አለ አንድ ቃል እዛ መጽሐፍኩ ላይ የጠቀስኩት በዓላት የሚል ቃል አለ እና ያ ቃል ግብጽ አገር በሚገኝ ስፊንክስ ላይ ተጽፎ አግኝቼዋለሁ እና አሁን ብሪቲሽ ሙዚየም ላይ ያለው ያንን ስነ ቅርስ ተመራማሪዎች ከ1700 ክርስቶስ ዘመን ልደት በፊት መዝግበውታል እና እንግዲህ ይሄ ምንድ

0: የሚያሳየን የጽሁፉ ዝርያ ዳንስ ዳንስ ከሺ ከዚ 1700 ከዛ ስትጨምር 3700 እስከ 4000 አመታት እድሜ ሊኖረው ይችላል። ሌላው እንግዲህ ምንድነው መጽሐፍ ላይ እንዳሳየው አሁን የምንጠቀምበት ፊደል በመጨረሻ ደረጃ በልዩ ልዩ እድገት አልፎ የደረሰ ነው። ሲላቢክ ነው የምንለው፣ ድምጽ ያለው ፊደል ነው። ግን ከዛ በፊት በስዕላዊ መልክ ነበር ብዬ እዛ መጽሐፉ ላይ ጠቁም ያለው በስዕላዊ መልክ በሐሳብ መልክ ያለ ነው እንግዲህ የሚሄደው ልክ እንደ ግብጾች ስርዓት ማለት ነው። ግብጾች መጀመሪያ ስዕላዊ ፊደል አላቸው፣ ከዛ በኋላ ደግሞ ሃይራቲክ የሚሉት አለ፣ የተቀደሰ ጽሑፍ የሚሉት አለ፣ ከዛ ደግሞ ዲሞቲክ የሚሉት አለ። ዲሞቲክ የሚባለው ምንድን ነው? በተራ ኦርዲናሪ፣ ማንኛውም ጊዜ በቀን በዕለት በዕለት ለምታደርጋቸው ውይይቶችና ግብይቶች የምትጠቀምበት ማለት ነው። እና በዛ ደረጃዎች ያለፈ ነው የኢትዮጵያውም ፊደል ወይም የግዕዙ ፊደል። እና ከዛም እንግዲህ ለየት የሚያደርገው ከሌሎቹ ጠረጴዛ አለው፣ ገበታ አለው። ገበታው ፊደሎቹን በ26 ደረጃ ያደረግና እያንዳንዱ ፊደል ደግሞ 7 የድምፅ አካል አለው። በቡ ቢ ባ ቤ ብ ቦ የምንለው ነው። ክላሲካል የምንለው 26 በ7 ሲባዛ 182 ፊደላት ናቸው። እነዚህ 182 ነው በኋላ አማርኛም ውስጥ ሌሎችን ቋንቋዎች ውስጥ ያሉት ድምፆች ሲጨመሩ 33 ሲባዛ በ7 የሆነ ኋላ ኋማ የሚባሉ አሉ። ሌላው እድገት ደግሞ ምንድን ነው? ከፊደሉ ጋር አብሮ ቁጥር አለ። አሁን ይሄ ጥያቄም እንግዲህ ምንድን ነው ቁጥሩ መቼ ነው የመጣው የሚለው ጥያቄም ምሳሌ እዚህ አካባቢ በማደርገው ጥናት ቢያንስ ሁለት ሐውልቶች እዚህ ያገኘን፣ አንደኛው አንዛ ማርያም አካባቢ የተገኘ ሐውልት፣ ሁለተኛው ህንዘት የሚባል ቦታ ከአክሱም ብዙ የማይርቅ በተገኘ ቦታ ላይ ሐውልቶቹ ራሳቸው አሀዝ አላቸው። ይህ አሀዙም የራሱ እድገት አለው። አሁን ለምሳሌ አሀዙ ስንጽፍ፣ አሁን የኢትዮጵያን አሀዝ ስንጽፍ ከላይና ከታች ሆሪዞንታል ስትሮክ እናደርጋለን። ጥንት ግን ስትሮክ የለውም፣ ዝም ብሎ እንደ ፊደሉ ነው የሚጻፈው። ግን የተለየ አሀዝ መሆናቸው ያስታውቃል። ምሳሌ ምንድን ነው የምንለው እኛ መጀመሪያ የግዕዙ ብቻ ነው የተፈጠረው፣ ሀለ ሀመ ሰረሰ የሚለው ከዛ በኋላ ተነባቢ ተደረገላቸውና ሲላቢክ ሆኑ። ማለት በቡ ቢ ባ ቤ ብ የራሳቸው ልዩ ሸት ይዘው ወይም ቅርጽ ይዘው እና ቁጥሩም እንደዛ ነው። ቁጥሩ ያው አንድ ሁለት እያለ ዲስቲንክት የሆኑ አሉ። ብዙዎቹ ተመራማሪዎች እስካሁን ድረስ ያሉት እነዛ ፊደላት ከፊደሉ ከራሱ የተወረሱ ናቸው ይላል። ለምሳሌ 90 ብንወስድ ምን ነው የሚመስለው? ያው ከላይና ከታች ስትሮክ ይደረግበታል እንጂ ግን ምን መጀመሪያ መጣ ወይስ ቁጥሩ መጣ የሚለው ገና ያልተመለሰ ጥያቄ ነው። አዙም ነበረ ፊደሉም ነበረ። እንግዲህ አሁን ምንድን ነው እነዚህ ሀለሀ መሰረሰሸ ያልኩህ ሳቢያን ፊደል ወይም ደግሞ ኢትዮ ኤፒግራፊክ ሳውዝ አረቢያ ነው የሚባለው። ኤፒግራፊክ ሳውዝ አረቢያን ተብሎ የመንም አለ። የመን በብዛት ተገኝቷል። ኦፍኮርስ የመን ከኢትዮጵያ ጋር ስታወዳደር ብዙ የስነ ቅርስ ጥናት ስለተካሄደ ብዙ ማቴሪያሎች ተገኝተዋል እና እሱንም በመመስረት ብዙዎቹ የታሪክ ተመራማሪዎች ታሪኩን ሲጽፉ ስልጣኔው ከዛ ወደዚህ ነው የመጣው ይላሉ። ግን ምንም አይነት ኤቪደንስ አይሰጡንም ይሄው አስዩን ከማድረግ ፈንታ እና እኔ እንደሚመስለኝ አሁን ለምሳሌ ውቅሮ የሚባል ቦታ ላይ ሁለት በጣም በጣም ጥንት ቴምፕሎች ተገኝተዋል። እዚህ አካባቢ ምን ትንሽ ጥናት አድርጌያለሁ። እነዚህ ቴምፕሎች አንደኛው ከ900 BC በፊት ቴምፕል ነው። ሁለተኛው ከዛ በፊት ከ1700 እስከ 2000 BC ያለ ነው እና እነዚህ ጊዜያት በጣም ብትገፋ 700 BC ነው የምትወስደው እና ያ የሚያሳየን ምንድን ነው የአገር በቀል ስልጣኔው ኢትዮጵያ ውስጥ መጀመሩን ከዛ በተለያዩ ቦታዎች ውዝን ኢትዮጵያ መስፋፋቱን። ሌላ ፖሲቢሊቲ ደግሞ ምንድን ነው ዋንስ አፖን ታይም ሁለቱ ግዛቶች አክሮስ ዘ ሬድ ሲ ልክ ጥንታውያን ግሪካውያን እንደሚሉት ምስራቅ ኢትዮጵያና ምዕራብ ኢትዮጵያ ብሎ መከፋፈል።
1: ያ ማለት ከዚህ ቀደም እንደሚነገረው ኢትዮጵያ ግዛቷ እስከ የመንን ሁሉ ያጠቃልል ነበር ለሚለው ታሪክ መደገፊያ ይሆናል። ይሄ
0: የሳተርን ሚሴጅ መዘንጋት የሌለብን ምንድን ነው ሳውዝ አረቢያ ወይ ደቡብ አረቢያ ውስጥ የተለያዩ ኪንግደሞች ተፈጥረዋል። እሱን መካድ የለብንም፣ ተፈጥረዋል። የሆመራይት አለ እንደ ማውንት ለሆመራይት አንዴ ጀርመን ስነ ቅርስ ተመራማሪ ሲቆፍር ቄስ ምስል ያለው ሰው ከነ መስቀሉ አገኘና ያ ዴትድ ሲሆን 525 BC ነው ዴትድ የሆነው እና ይሄ ስነ ቅርስ ተመራማሪ ከማን ጋር አያያዘው? ከአጼ ካሌብ ጋር አያይዞታል። እና ያን ጊዜ አጼ ካሌብ ያን ቦታ ጦር ልኮ አሸንፎ ክርስቲያኖች ይጨፈጨፉ ነበር። እነሱን ለማዳን የተሳካ ጥረት አድርጓል እና በዛን ጊዜ ክርስቲያና ነበረ ደቡብ አረቢያ የተለያዩ ቤተ ክርስቲያኖች ተሰርተው ነበረ እና ያ እንግዲህ የሚጠቁመን ምንድን ነው

0: እርግጥ ይሄኛው የሆነው በ525 ኤዲ ነው፣ ስድስተኛው ሴንቸሪ ስድስተኛው መቶ ክፍለ ዘመን ነው። ግን ቅድም ያልኩ ሁለቱም አንድ ይሆናሉ ያልኩ መጀመሪያ ያው ለምሳሌ ሳውዝ አረቢያ ከኢትዮጵያ መጡ የሚባለው ቢመጡም እንግዲህ የሚመጡት 300-400-500 ቢሲ አካባቢ ነው። ግን እንግዲህ አንዳንዶቹ እንደ ኮሎኒስት መጡ ይሉናል፣ አንዳንዶቹ መጡ ግን በአለው ካልቸር ተጽዕኖ ተሸንፈው ያው ዶሚኔት ያደረገው ይሄ ኩሽ የሚባለው ነው ይሉናል። እና እነዚህ ነገሮች በደንብ መጣራት አለባቸው። ዋና ቁም ነገር ምንድን ነው? ቅድም እንዳልኩ ይሄ ውቁሮ በተለይ የተገኘው ሁለት ቴምፕል የሚያሳየን ሀገር በቀሉ ስርዓት በስልጣኔ ረገድ በፈጠራ ረገድ ብዙ የተራቀቀ ደረጃ ላይ ደርሶ ነበረ። እና ሁልጊዜ ለሁሉም ለምናያቸው መመሪያችን ወይም ደግሞ መጀመሪያችን ደቡብ አረቢያ የግድ መሆን የለበትም። እና ይሄ ደግሞ የግድ ደቡብ አረቢያ ነው መጣ የሚባለው ከብዙ የስነ ቅርስም ቁፋሮ በኋላ እንደሚሻር ምንም ጥርጥር የለኝም በእኔ ግምት።
1: ስለዚህ አሁን አጥርተን ለመናገር በአሁኑ ወቅት ግዕዝ አገር በቀል ነው ነው የምንለው ወይስ ከደቡብ አረቢያ የመጣ ነው ወይስ የደቡብ አረቢያ ተጽዕኖ ወይም ኢንፍሉዌንስ ያለበት ግን አገር በቀል ቋንቋ ነው ብለን ማንሳት የምንችለው?
0: በእኔ ግምት አገር በቀል ነው ባይ ነኝ። ግን ብዙዎቹን ኦልሬዲ የታተሙትን መጽሐፍት በምታይበት ጊዜ ያንን ሀሳብ አይቀበሉትም። እነሱ የሚሉት ከደቡብ አረቢያ መጣ ነው የሚሉት።
1: እርስዎ አገር በቀል ነው ሲሉ ምን ተመርኩዞ ነው?
0: እኔ አገር በቀል የምልበት ዋናው ምክንያት ምንድን ነው? ቅድም እንዳልኩ አሁን ለምሳሌ የእኔን ትንሽ ሊያረጋግጥ ወይም ሊደግስ የሚችል ማስረጃ ከውቅሮ ተገኝቷል። እዛ ውቅሮ የመስዋዕት መስጫ ጠረጴዛ አለ። እዛ ጠረጴዛ ላይ ጽሁፍ አለ። ጽሁፉ ኤስቲሜት እንዳደረጉት ከ700-900 ቢሲ ነው። የጽሁፉ አጣጣል ስታየው ከዛ በፊትም ብዙ መጻፋቸውን ይጠቁማል። ምክንያቱም ያ በጣም የተራቀቀ ጽሁፍ ነው በዙሪያው የተጻፈ ይሄ መስዋዕት መስጫው ላይ። ሌላው ምንድን ነው? ቅድምም እንዳልኩ ከሳውዝ አረቢያ መጣ የሚባለው እዛ ብዙ ቁፋሮ ስለተደረገ ነው እንጂ ኤግዛክትሊ ለምሳሌ ኢትዮጵያ ውስጥ ጽሁፉ ከዛ ከሆነ አሁን ለምሳሌ ብሪቲሾች ወደ አሜሪካ ሲሄዱ ምንድን ነው የሚያደርጉት? ቦታውንም ህንፃውንም ምኑንም በስማቸው ይሰይማሉ እና ታገኛለህ። እና ኤቪደንሱ ክሊየር ነው። ምንም አይነት ነገር ከዛ ለመምጣቱ ኤቪደንስ የለንም። ኦኬ፣ የነዛ ስሞች ወደዚህ መወረሳቸው፣ እዛም ያለ ስም እዚህ መኖሩ። እርግጥ እንግዲህ ሳባ የሚለው ቃል እዛም አለ እዚህም አለ፣ እሱ አንድ ነው። ሌላውን ኦልዌይስ እንደ ኤግዛምፕል የሚያመጡት ሀበሸት የሚለውን ቃል ነው። ሀበሸት ያው ወሰንግ አቢሲኒያ እና ይሄ ቃል እዛ መጀመሪያ ታይቷል። ስለዚህ ከሀበሾች መጥቶ ወደዚህ የመጡት የሚሉ አሉ። እሱ አንድ ወይም ሁለት ድንጋይ ላይ ብቻ ነው የሚገኘው፣ ብዙ ድንጋዮች ላይ አታገኘውም። ይህ ሌላው ደግሞ ምንድን ነው የእኛ መሆን ብዙ ሀሳብ ያፈልቃሉ። የቃሉ ምንጭ ምንድን ነው ለሚለው እና ስለዚህ እሱም ገና ያልጠራለት ጉዳይ ነው። እና ዋና ቁም ነገር ምንድን ነው? እርግጥ እኔ ብዙ ማስረጃ ልሰጥ አልችልም አገር በቀል ለመሆኑ። ግን ምንድን ነው የሚያሳየን ከዛም ለመምጣቱ በጣም ተጨባጭ የሆነ ማስረጃ የለንም። ቁም ነገሩ ምንድን ነው? ሁለቱም ጋር ተገኝቷል። ሁለቱም ጋር ደግሞ ለመገኘቱ ቅድም እንዳልኩ ምናልባት ሁለቱም ስልጣኔዎች አንድ ላይ ሆነው ሊሆኑ ይችላሉ። ሁለተኛ ከዛ ወደዚህ መጣ የሚባለውም እኮ ከዚህም ወደዛ መጣ ብለህ ሃይፖተሳይዝ ልታደርግ ትችላለህ። እና እነዚህ ኢሾዎች መወያየት ያለብን ኢሾዎች ናቸው። ፊደሉ እዛ ጠፋ፣ እኛ ጋር እንደምታየው እስካሁን ድረስ እየተጠቀምንበት ነው ያለ ነው። መጠቀም ብቻ ሳይሆን ፊደሉን በድምፅ ማራባት አለ። ከዛ በኋላ ደግሞ ፊደሉን ለተለያዩ ጠባያት እዛ መጽሐፉ ላይ እንደጠቀስኩት ለአርት፣ ለፊሎሶፊ፣ ለሊትሬቸር፣ ለስነ ጽሁፍ፣ ለተለያዩ ነገሮች ጥቅም ላይ አውለን በጣም ያዳበር ነው እዚህ ነው እንጂ እዛ አይደለም።
1: ጥሩ። በዛ ወቅት ጥንታውያኑ ኢትዮጵያውያን ጽሁፍን ይጠቀሙበት የነበረው ምንን ለመግለጽ ወይም ምን አይነት መልእክቶችን ለመለዋወጥ ነበር? እንደሚያውቁት አንድ ስነ ጽሁፍ የራስን በወቅቱ የነበረውን አስተውሎት ወይም ታሪክ ወይም ደግሞ ሌሎች መልእክቶችን መለዋወጫ ነው። በዛ ወቅት የነበሩ ጥንታዊ ኢትዮጵያውያኑ ምንን ለመጠቀም ነበር ይህንን አይነት ጽሁፍ ይጠቀሙ የነበሩት?
0: ዋና ቁም ነገር ምንድን ነው? ያው አንተም እንደምታውቀው በዛን ጊዜ የአክሱም ስልጣኔ በዓለም ላይ ካሉት ታላላቆቹ አንዱ ነበረ። ታላቅ ደግሞ ካደረገው ዋናው ቁም ነገር ምንድን ነው? የአክሱም ቦታ በአካባቢው ያሉትን ንግዶች የተቆጣጠረ በቀይ ባህርም በኢንዲያን ውቅያኖስም ላይ የሚሄዱትን ንግዶች ላይ የተሰማራ በዘመኑ ከነበሩ ከትላልቅ ኃይሎች ጋር የተሰለፈ ስለነበረ ያንን ንግድ በስርዓት ለማካሄድ ይረዳው ዘንድ ነው። ከኢኮኖሚው፣ ከፖለቲካው፣ ከፖለቲካል ከልቸር፣ ኢንስቲቱሽናል ሪሊጂየስ ከልቸር፣ ኢኮኖሚክ ከልቸር ከሱ

0: ጋር ሁሉ የተሳሰረ ነው እና በዛ ምክንያት ነው እንግዲህ ፊደሉ የተፈጠረው። በኋላም ይዳበረ ይቻለው አሁንም ከፍተኛ ስፍራ ያለው ነው። በኋላም አማርኛ፣ ትግርኛ ይሄንን ፊደል አዳፕት በማድረጋቸው እነዛን ቋንቋዎች ሊዳብሩ ሊሻሻሉ በጣም እያማረባቸው ሊሄድ ይችላል።
1: ቀደም እንዳነሱት እስከ 3700 ያህል ድሜ ያስቆጠረ ሊሆን ይችላል የሚል ጥናቶች እንደሚጠቁሙ አንስተዋል። ያ ማለት ኢትዮጵያ ታሪክ እስከ 5000 ዓመት ድረስ ይዘልቃል የሚሉ የታሪክ ጸሐፊያን አሉና ከነዛ ጋር ይስማማሉ ማለት ነው?
0: ዋለምባል እንግዲህ ኢትዮጵያ ስንል ያቶ ሪመምበር ብዙዎችም የእኛም ጸሐፊዎች ሳይቀሩ ኢትዮጵያ ስሉ የእኛ አሁን ያለንበት ኢትዮጵያ ብቻ አይደለም። አሁን ያለንበት ኢትዮጵያ በፎርዝ ሴንቸሪ ኤዲ ነው መጽሐፍ ቅዱስ ከተተረጎመ በኋላ ከግሪክ ቃል የተወሰደ ቃል ስለሆነ አዳፕትድ የሆነው እንጂ ኢትዮጵያ የሚለው ከግብጽ በስተቀር ያሉትን በሙሉ ያጠቃልላል። በተለይ ኑቢያንም ይጨምራል እና ብዙዎች አሁን ለምሳሌ እነዚህ የታሪክ ጸሐፊዎች እና አቶ ተክለ ጻድቅ መኩሪያንን የሌሎችንም ብታነብ አለቃ ታየ የሌሎችን ታሪክ የጻፉትን ብታነብ ይጨምራሉ። የኑቢያንም ያጠቃልላሉ ከኢትዮጵያ ጋራ እና ስለዚህ ያ ረጅም ታሪክ ያለው ነው እና ይህ 5000 የሚባሉ ብዙም ላያስደነግጠን ይችላል።
1: መልካም። ኢትዮጵያ የሚለው ቃል አገር በቀል አይደለም፣ ከግሪክ ሀገር የመጣ እንደሆነ አድርገው ነው የሚገልጹት። ሌሎች ደግሞ ከመጽሐፍ ቅዱስ ጋር አያይዘው ከመጽሐፍ ቅዱስ ውስጥ የተገኘ
0: ኢትዮጵያ የሚለው ቃል ብዙ ቨርዥን አለው። ኦኬ፣ ከግሪክ አለ፣ ትርኩም አለ፣ በርንት ፌስስ የሚል ኢቭን ዶ አንድ ሰው ሲቃጠል ቀይ ነው እንጂ ጥቁር አይሆንም። እሱ አለ። ከኩሽ መጣ የሚል አለ። ከኢትዮጵስ ከሚባል ንጉስ ነው የመጣው የሚባል አለ። እኛ ከዛ በኋላ ግን ኦፊሻሊ ኢትዮጵያ ማለት የተጀመረው በአራተኛው ፎርስ ሴንቸሪ ኤዲ ነው።
1: ሌሎች እንደሚጠቅሱት ለምሳሌ አሁን በቅርብ በመጣው ፖለቲካ ካለፉት 20 ዓመታት ወዲህ የአማርኛን ቋንቋ በዘመናዊ መልክ ለመጠቀም ስለሚያስቸግር ከዚህ ይልቅ የላቲንን ቋንቋ መከተል የተሻለ በሚል የላቲን ቋንቋ ለመጻፍ የወደዱ ጎሳ ድርጅቶች አሉ። ለምሳሌ በኦሮሞ ነጻነት ግንባር አማካኝነት ምክንያቱም አማርኛ መጠቀም አስቸጋሪ ነው የሚል ታይ ተነስቶ በዛ መልክ የተጠቀሙ ነው የተወሰኑ ቡድኖች። በዚህ ላይ ያለው አስተያየት ምንድን ነው?
0: ከሚቃወሙት ቡድን ነኝ። የግዕዝ ፊደል በኢትዮጵያ ውስጥ ያሉትን ሁሉንም ቋንቋዎች በደንብ አድርጎ አኮሞዴት ሊያደርግ የሚችል ነው። ሊንጉስቶችም እንደዛ ነው የሚሉት። አሁን ለምሳሌ ይሄንን በደንብ መጽሐፉ ላይም ጠቅሼዋለሁ። አማርኛና ኦሮሞ ቋንቋን ብትወስድ ሁለቱ ብዙ የሚያዋሃቸው ነገሮች አሉ። አንደኛ አማርኛ ቋንቋ ሊንጉስቶች እንዳጠኑት ብዙ ቃላትን ከኦሮምኛ ወስዷል። ብዙ ቃላትን ምክንያቱም የኛ ብዙን ጊዜ የምንዘነጋው ምንድን ነው? ኦቨርላፕ የሚያደርገው የሚተሳሰረው ነው የሚበልጠው። ልነግርህ የምፈልገው ምንድን ነው? በድምፅ ከሄድ ካሁን ለምሳሌ የአማርኛ ውስጥ ቃለ ጫለ ጻለ ጣለ ባዘሴም ቶክን ኦሮሞም ስትሄድ እንደዚህ ቀጨ ጠጸ የሚባሉ ፕሮዎች አሉ፣ ፊደላት አሉ። የኦሮምኛ መጽሐፍ ቅዱስ በፊደሉ ተተርጉሞ ተጽፏል ኢን ዘ ፊፍቲስ። ከዛም በስርዓት ጥቅም ላይ ይውል ነበር። የሊንጉስት አርጊመንት ከሄድ ፊደሉ ለሁላችንም በደንብ የሚያገለግል ነው እና ያ ትልቅ አሳሳቢ ጉዳይ ነው። እንግዲህ ወደፊት ምናልባት በውይይትና በተለያዩ ማግባባት አንድ ቦታ ላይ እንመጣለን ብዬ ተስፋ አደርጋለሁ እንጂ አሁኑ ሁኔታ ደስ አይልም።
1: ፕሮፌሰር አየለ በክሪ ግዕዝ የአፍሪካና አጻጻፍ ዘይቤ ታሪኩና መርሆቹ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን።
0: ስለጋበዝከኝና እድሉን ስለሰጠኝ እኔም እጅግ በጣም አመሰግናለሁ። 7 billion stories and counting. SBS Radio.
1: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ በአውስትራሊያ ትልቁ የተባለለትን የኮኬይን ጭነት በቁጥጥር ስር ማዋሉን አስታወቀ። የቤት ግዢ ጨረታ ማሽቆልቆል በመንግሥትና በተቃዋሚ ቡድኑ ዘንድ ሙግት ቀስቅሷል። ዩራጋይና ካፖ ቨርዴ አቻ ተለያዩ። ግብፅ እና ኒውዚላንድ በአሁኑ ወቅት የተጫወቱ 7 ደቂቃ ይቀራል። ግብፅ 3-1 ኒውዚላንድን እየመራች ትገኛለች። እስከ ፕሮግራማችን ማብቂያ አብራችሁ ስለቆያችሁ ምስጋናችን ይድረስ። መልካም ቀን። አውስትራሊያ ቸር ይግጠመን። ወለይታ ወለይታ ወለይታ ወለይታ ወለይታ